0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

የተከበራችሁ አድማጮች ጤና ይስጥልን እንደምን አደራችሁ እንዴት ናችሁ ሀግ ሸዋውት ሳሚያ መልካም የሰኔ ማይረር አመት በዓል ይሁንላችሁ ለቱን ደብራን ዘመን አቆጣጠር ሀዮም ዮም ሀምሺ ሀይ በ ሲባን ታፍሽን ፔባ እንደ አውሮፓ ዘመን አቆጣጠር መይ 21 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐሙስ ግንቦት 13 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሞሼ ሞስኮቪች ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና፣ የጋዜጦችን አምድ፣ ወቅታዊ ዘገባ እንዲሁም ስለ ሀግ ሸባዎት ስለ ሰኔ ማይረር አመት በዓልም ትምህርት ከቀሳውስት ቆይታችሁኛ ጋር ይሆን። አሁን ዜና በቅድሚያ ማርስተ ዜና፣ ዛሬ ጠዋት በሲቪል ሰርቪስ ውስጥ ከፍተኛ ሹመቶች የሚመክር የዳኛ ግሮኑስ ኮሚቴ ስለ ሜጀር ጀነራል ሮማን ጉፍማን አዲስ የሞሳድ መሪ መሾሙን በድጋሜ ለመዋየት ውይይት ስብሰባ ያካሄዳል። የመኪና አደጋም የሰው ሕይወት ማጥፋቱን በመቀጠል ሌሊቱን ሁለት ሰዎች ሕይወታቸውን አጡም። ፖሊስ ትናንት ምሽት በብኔ ብራክ ከተማ ውስጥ በሚገኝ ጸሎት ቤትም በራቢ የሻይ ፖር ግድያ አንድ ተጠርጣሪ በቁጥጥር ስር ዋለ። ትናንት ምሽት በደቡብ ሊባኖስ አንዲት እስራኤላዊ ተዋጊ ወታደርም ከጠላት በተወነጨፈ ተንሳፋፊ መሳሪያ ጥቃት በጸና ሁኔታ ቆሰለች። የተኩስ አቁም ባስመለከተ በአሜሪካና በኢራን መካከል በይፋዊና በሚስጥር ድርድሩ እንደቀጠለ ነው። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ዛሬ ጠዋትም በሲቪል ሰርቪስ ከፍተኛ ሹመቶች የሚመክር የዳኛ ግሮኒስ ኮሚቴ ስለ ሜጀር ጄኔራል ሮማን ጉፍማን አዲስ የሞሳድ መሪ መሾሙን በድጋሜ ለመወያየት ይገናኛሉ። የፍትህ ከፍተኛ ፍርድ ቤት ለተጨማሪ ምስክርነት ጉዳይ ለኮሚቴው ከመለሰ በኋላ ነው የጉፍማን ሹመት ሐሳብ ያቀረበው። ኮሚቴ አባላት በመዋቅር እንደማይቀየርና ጉፍማን ወደ ስራ ከመግባታቸው በፊት በ10 ቀናት ውስጥ ኮሚቴው አቋሙን ማቅረብ እንዳለበት ቃል አቀባያችን ታማር አልሞክ ዘግባለች። የመኪና አደጋም የሰው ሕይወትን ማጥፋቱን እንዲህ በመቀጠል ሌሊቱን ሁለት ሰዎች ሕይወታቸውን አጡ። በጎዳና ቁጥር በሾሬክ አቅራቢያ በሚኒባስ ቀላል አውቶቡስና በከባድ የጭነት መኪና መካከል በደረሰ ከባድ ግጭት አንድ የ15 ዓመት ታዳጊና በመንገዶች ላይ እልቂት ወደ የ21 ዓመት ሴትም ሕይወታቸውን አጥተዋል። በአደጋ ላይ አምስት ሰዎች ቆስለዋል። አንድ ከባድ፣ አንድ መካከለኛና ሁለት ሰዎች ደግሞ በቀላል ሁኔታ ቆስለዋል። በአሽዶድ ወደሚገኘው አሶታ ሆስፒታልና ሮቦት በሚገኘው ካፕላን ሆስፒታል ተወስዷል። ከዚህ ቀደም ሌሊቱን ትናንት ማምሻውን በአውራ ጎዳና 90 በሞሻብ ሴዴ ኤሌዘር አቅራቢያ በሁላ ሸለቆ አቅራቢያ በሁለት ተሽከርካሪዎች መካከል በደረሰ የመኪና አደጋ ራዝ አዳም የ6 ዓመቱም የቀድሞው የእስራኤል ብሔራዊ የቅርጫት ኳስ ተጫዋችና የሃፖኤል ጋሊል ኤሎን ካፒቴን በሞት ተለይቷል። ፖሊስ ትናንት ምሽት በብኔ ብራክ ከተማ ውስጥ በሚገኘው ጸሎት ቤት በራቢ ሻይ ፖር ግድያም አንድ ተጠርጣሪ በቁጥጥር ስር ዋለ። የአይን ምስክሮች እንደገለጹት በጸሎት ቤት ውስጥ ስለ ሊቀ አዋቂው ራምባም በመማር ላይ እንዳሉ በተፈጠረ ክርክር ተጠርጣሪው ግለሰብ ራቢ ሻይ ፖርን ከ13 ዓመት ታዳጊ ልጁ ፊት በጭብ ወቅቶ ገሎታል ሲሉ ተናግረዋል። ቃል አቀባያችን አና ፓይን እንደዘገበችው በግድያ የተጠረጠረው የ49 ዓመት
እድሜ ያለው የአእምሮ ህመም ታሪክ ከሁለት ዓመት በፊት በኢየሩሳሌም ከተማ በመቶ ሺዎች የሚገመቱ የቆሻሻ ማጠራቀሚያ ገንዳዎችን በማቃጠል በፖሊስ ተይዞ ነበረ። ትናንት ምሽት በደቡብ ሊባኖስ አንዲት እስራኤላዊ ተዋጊ ወታደር ከጠራት በተወነጨፈ ድሮን ጥቃት በጸና ሁኔታ ቆሰለች። ሁለት ተዋጊ ወታደሮች በመካከለኛ ሁኔታ ቆስለዋል። ሶስት ተዋጊ ወታደሮች በቀላል ሁኔታ ቆስለዋል። ቁስለኞች ወደ ሆስፒታሎች ስለመወሰዳቸውም ለቤተሰቦቻቸው መነገራቸው ወታደራዊ ቃል አቀባይ አስታውቋል። የተኩስ አቁም ባስመለከተ በአሜሪካና በኢራን መካከል በይፋና በሚስጥር ድርድሩ እንደቀጠለ ነው። የኢራኑ ታንሲም ዜና ወኪል ኢራን ባለ 14 ነጥብ ሀሳቦችን ከላከች ከሶስት ቀናት በኋላ አሜሪካኖች በፓኪስታን አማላጅ በኩል አዲስ ሀሳብ ማቅረባቸውም ተዘግቧል። ኢራን ሀሳቧን እየገመገመች ሲሆን እስካሁን ምላሽ አልሰጠችም። ይህን ጉዳይ ባስመለከተ ፕሬዚዳንት ዶናልድ ትራምፕ ሌሊቱን እንደተናገሩት ኢራን የሁሉም ሀገሮች የሚስማሙበት ሙሉ በሙሉ ምላሽ እስከምትሰጥ ድረስ ለተወሰኑ ቀን ያህል እጠብቃለሁ ብለዋል። ፕሬዚዳንት ትራምፕ አክለው ኢራን በአስቸኳይ ምላሽ መስጠት አለባት፣ ምላሽ የመጨረሻ መልስ የብዙ ሰዎችን ሕይወት እንዳይጠፋ ይሆናል፣ ስለሆነም በአስቸኳይ ምላሽ የሚሰጡትም ግዴታ አለባት ብለዋል። የአየር ጸባይ ሁኔታ ዛሬ ሐሙስ በመካከለኛውና በሰሜኑ ክፍለ ሀገራት በቀላሉ አልፎ አልፎ ይዘንባል። ነገ አርብ ከነገ ወዲያ ቅዳሜ የሙቀቱ መጠን ደረጃ በደረጃ ይጨምራል ትንበያ ቢኖርም የአየር ጸባይ ሁኔታ ለዚህ ወቅት የሙቀቱ መጠን ያለወትረው ዝቅተኛ ነው። ዛሬ ሐሙስ የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢ 20 ዲግሪ ሴንቲግሬድ ሆኖ ሃይፋና ተላቢባ አካባቢ 23፣ በርሺባ ከተማና አካባቢ 24 ዲግሪ ሴንቲግሬድ፣ በኢላትና በአካባቢዋ 31 ዲግሪ ሴንቲግሬድ ይሆናል። ዜናው አበቃ። ሙዚቃ

የተከበራችሁ አድማጮቻችን ከዚህ በመቀጠል የጋዜጦችን አምድ እንመለከታለን። በአብዛኛው ጋዜጦችን ሁሉም የመጀመሪያ ገጻቸው ተመለከቱት ከዛሬ ሐሙስ ማምሻውን ጀምሮ ነገ አርብ ህዝብ እስራኤል የሰኔ ማይረር ሀግ ሸቫዎትን ያከብራልና ይህንን ወቅቱን ታሪክን በየአመቱ ስለሚከበረውና ባለው በተለይ በዋናነት እንግዲህ የምርት የበሰለበት የደረሰበት ጊዜ ነው። በአርሶ አደሮችም ውጤታማ ምርት የሚያቀርቡበት ጊዜ መሆኑን ጋር በተመለከተ ታሪክን ዘግበዋል። እስራኤል ሀዮም ኢዲዮታር ኖት ማሪቭ የተመለከቱት እንደሚለው ከሆነ የመጀመሪያው የእስራኤሉ ጠቅላይ ሚኒስትር እና የመከላከያ ሚኒስትር የነበሩት ቤንጎሪዮን በቺ እስራኤል ሀገር በተቋቋመች እንዳው የተወሰኑ ዓመታት ቆይታ በኋላ የኦሬዝ ምግብ እጥረት በሀገራችን አጋጠመው። እዛን ጊዜ ኦሬዝ ከውጭ ሀገር ነበረ ሲገዛ የነበረ፣ ግን ችግር ተፈጠረ። በዚህን በተመለከተም እስራኤል የፋብሪካ የምግብ አምራች ፋብሪካዎችን የኦሬዝ ምግብ የሚቀይር ባካችሁ ስሩልኝ ብለው ጠየቁና ይህንን በተመለከተ ኦሴም የተሰኘው ምግብ አምራች ኩባንያ ልክ ኦሬዝን የሚመስል ሌላ ፒትሪዮት የሚመስል የኦሬዝን ምግብ የሚተካ እንዲያመርቱ አስችለዋል ነው የተባለው። ይህም በጣም ጥበበኛ ነበሩ እስራኤላውያን። ችግር በሚፈጠርበት ጊዜ በውጭ ከውጭ ሀገር ይገዛ የነበረ ኦሬዝ ለዛ የሚተካ ምግብ ማዘጋጀት ችለዋል የሚባለው የቆበት በዋናነት በግጭ መዲና እስራኤል ከመቋቋሟ በፊት እስራኤል የተቋቋመችው ከዛሬ 78 ዓመት በፊት 1948 ዓመተ ምህረት እንደ አውሮፓ ዘመን አቆጣጠር ላይ ነበረ። ገና በእንግሊዝ ቅኝ ግዛት ስር እንደነበረች የምግብ አምራች የተቋቋሙት ከዛ በፊት ነበረ። ኦሴም የተሰኘው ኩባንያ እንደ አውሮፓ ዘመን አቆጣጠር በ1942 ዓመተ ምህረት የተቋቋመው ሲሆን ኑድል ለማምረት የተሰኘ ምግብ ለማምረት የበርካታ የምግብ አምራቾች የጋራ የግብይት አካል ሲሆን በኋላም በመላ ሀገሪቱ ፋብሪካዎችን አቋቋመ። የኦሴም ዋና ፋብሪካዎችን አቋቋሙ አቀማመጥ የሚከተሉትን ያካትታል። ኦሴም ሲድሮት ከተማ የሚገኘው ፋብሪካ በ1979 ዓመተ ምህረት የተመሰረተና ፓስታ ሾት እንደ ከቲችፕ ኮቼፕ ያሉና ሌሎችም ቢስሊ ቴዲ ድብ ያመርታል። ኦሴም የዮክናአም ፋብሪካ በ1974 ዓመተ ምህረት የተመሰረተና በመጋገር ኩባንያዎችን ፓቲ ባር እንዲሁም የመሳሰሉትን ያተኮረ ነው። የባምባ ለልጆች የሚቀርብ የምግብ አይነት ነው። በአብዛኛው በልጆች በኩል የሚወደድ የምግብ አይነት ነው የባምባ ፋብሪካ። ይህም ደግሞ ግራትጋት የሚገኝ ሲሆን ታሪካዊ የባምባ ፋብሪካ በ1964 ዓመተ ምህረት በሆሎን ከተማ የተቋቋመ ሲሆን በ1919 ዓመተ ምህረት ወደ የላቀና የፋብሪካውን በማስፋፋት በቅሪያት ጋት ተዘዋወረ። ተጨማሪ ፋብሪካዎች ቲብኦል፣ ባንጆር፣ ሳባር ፋብሪካዎችም በቅሪያት ጋት እንዲሁም የማታርና ፋብሪካ ማታሪና የህፃናት ምግብ አይነት ሲሆን በቅቡጽ ማባሮት ይገኛሉ። ስለ ታሪክና ፋብሪካዎቹም ተጨማሪ መረጃ በኦሴም ታሪክ ገጽ ወይም በፋብሪካ አካባቢ ይገኛል። ይህን በተመለከተ
በኋላነት ደግሞ በ 1964 ዓመተ ምህረት ላይ እስከ 6 ቀን ጦርነት ጊዜ በታሪክ በኢየሩሳሌም ከተማ እና ይሁዳና ሰማርያ ከሆሎች በዮርዳኖስ ጦር ስትገዛ ስለነበረ አሁን ኢየሩሳሌም የቀድሞቹ ይሁዳያን በዋናነት በምስራቅ ኢየሩሳሌም በጥንቱ ቤተ መቅደስ አቅራቢያ አካባቢ የተወሰኑ ይሁዳያን ነበሩ ከጥንት ጀምረው። አሁን በዚህ ዮርዳኖስ ጦር አካባቢዋቸዋል ይሁዳዎቹ በኢየሩሳሌም የነበሩ መንቀሳቀስ አይችሉም። ተችግር ረሃብ አጠቃቸው። አሁን በዛን ጊዜ በ1965 ዓመተ ምህረት ላይ በተላቪቭ እና አካባቢ የነበሩ ይሁዳውያን እስራኤላውያን ምግብ በጭነት መኪና እየጫኑ በተለያየ እየተዋጉ ማለት ይቻላል የለነዚህ የተከበቡ ኢየሩሳሌም በጠላት የተከበቡ ለተከበቡትን ለማዳን የጭነት መኪና እየጫኑ ምግብ ከዛግ በፊት የተቋቋመው የኦሴም የሚያመርተውን ምግብ በጭነት መኪና ጭነው በኢየሩሳሌም በተለያየ እየተፋለሙ እየተዋጉ ለወገኖቻቸው በርሃብ በችግር ላይ ለነበሩት ምግብ ለማድረስ ችለዋል ይላል። በጣም ተዋጊዎች ናቸው በዛን ጊዜ እና ይሁዳን ለሞት አፋፍ ላይ የነበሩ ወገኖቻቸው ሊያድኑ ችለዋል ነው የሚለው። አሁን ይህንን መቼም ታሪክ የሆኑ የቀድሞ የእስራኤል የመጀመሪያው ጠቅላይ ሚኒስትር እና የመከላከያ ሚኒስትር የነበሩት ሀገር እስራኤል ነጻነቷን ስታወጅ 1948 ዓመተ ምህረት ላይ ጀምረው በጣም ጀግና የሆኑ መሪ እንደነበሩ የሚነገርላቸው ቤን ጉሪዮን የምግብ እንዲያዘጋጁ ይሁዳውያን እስራኤላውያን ቁጥር ያነሰ ነበረ። ያኔ ታሪክን መለስ ብለን ስንመለከተው በ 600 ሺህ ሚሊዮን እንኳን ቁጥር የይሁዳውያን ቁጥር 600 ሺህ ያነሱ ነበሩ። ግን ያን ብዙ ፋይላፍ በሆነ የአረብ ጦር ቢያካብቡም ቢያጠቁም እንደማንም ብለው አሸነፉና ይችን ታሪካዊት የተስፋይቱን ምድር መልሰው ለማቋቋም የቻሉ መሆኑን ነው ታሪክ የሚያሳየው። በርግጥም ከሀገሪቱ ከተቋቋመችበት ጊዜ አንስቶ እስካሁን ምንም ረጅም ጊዜ አይደለም፣ 78 ዓመት ብቻ ያስቆጠረች ነው እስራኤል ሀገር። ግን እስካሁን የሽብር ጥቃት ጋር ትዋጋለች። ጦርነቱም ሁሌም እንዳለ ነው። ያም ሆነ ግን ጀግናው የእስራኤል ምርጥ ልጆች ለሀገራቸው ዳር ድንበር ይዋጋሉ እያሉ ነው ያሉት። እና ጋዜጦችን የተመለከቱት በዚህ በጋዜጦችም አሁን የስነ ቋንቋ አካዳሚክ የዩኒቨርሲቲ ቡድን አለ። በየጊዜው አዳዲስ በዕብራይስጥ ቃል ለምግብ አይነቶች ስም አዳዲስ መጠሪያ ስም ያወጣሉ። ያንም ይጸናል። ኦሴም ለምሳሌ ከኦሴም የምግብ ፋብሪካ የሚመረት የምግብ አይነቱን ሀጢፍ የተባለ ሀጢፍ ምግብ በሚመገብ በሚበላበት ጊዜ ከዛ መካከል ደግሞ እንደ መክሰስ ብጤ በቀላል አይነት የምግብ አይነቱ ሀጢፍ የሚል ቃል ተሰጡት። ሁሌም ይህም እንዲህ በቋሚነት የምግብ ስም ይሁን አሉ። ሀጢፍ ቀለል ያለ የምግብ አይነት መሆኑ የሆኑ እንደ ብስሊ እንደ የመሳሰሉት ራሱ የምግብ አምራቹ የኦሴምም ራሱ አዳዲስ ቃል ስም የተሰጠለት እንደሆነ ደግሞ ይገልጻል። አሁን በሀገሪቱ በመጀመሪያ እንዲያው ገና 10 15 ዓመት ባላስቆጠረችበት ጊዜ በምግብ እጥረት ላይ አጋጠማት። እንግዲህ ድርቅ እንደነበር ይነገራል።
ከውጭም በአንዳንድ የፖለቲካም ጋር ምክንያትም ሊሆን ይችላል። ከውጭ ገበያ ምግብ መግዛት የማይችልበት ወቅት እንደነበረ ይነገራል። እና ለዛን ግን ያንን ችግር እንዴት ብለው ሊቋቋሙ እንደቻሉ ነው። አሁን እንደ ቢስኩት የመሳሰለ ምግብ አሁን እሱም ራሱን በቻሉ የእስራኤላውያን ጥበብ እውቀት ራሳቸውን በችለው ለማምረት ምግብ የተለያዩ የምግብ አይነቶችን ለማምረት መቻላቸውን ነው እንግዲህ የተመለከተው። እንግዲህ ለምግብ ሁሉም ጋዜጦች በዚህ በሃጋ ሸባኦት ጋር በተያያዘ ስለሆነ ያው እንግዲህ ገበሮች የምርቱ የበሰለበት የደረሰበት ጊዜን መሆኑን ነው። በዚህ ላይ እንግዲህ በዋናነት ሃይማኖት መሪዎችም ሰፋ ባለመልኩ ስለዚህ ስለ ሃጋ ሸባኦት በዓልም ያስተምሩናል። እንግዲህ ሃጋ ሸባኦት ሲባል ይህ ዓመት በዓል ኦሪት መጽሐፍ ቅዱስ ኦሪት መጽሐፍ ሕዝበ እስራኤል የተቀበለበት ጊዜም ስለሆነ በእነሱ ገለጻ ያደርጉልናል። አሁን በሀገር ኢትዮጵያ የዚህ ሃጋ ሸባኦት የሚለው ሰኔ ማይረር ይሉታል። ሰኔ ማይረር ይበሉት። አሁን እንግዲህ አሁን ላይ በእንግዲህ በእስራኤል ወደ በጋ እየተሸጋገርን ስለሆን እንግዲህ ከግንቦት ወር ላይ ነው የምንገኘው። ቀጥሎ ያው ሰኔ ማይረር ይሉታል። እንዴት ነው ማይረር ምንድን ነው የሚለው ቃል ደግሞ ለማወቅ ምን ማለት ነው? የግዕዝ ቃል ነው? መሰረቱ ከየት መጣ? ማይረር የሚለውን እኔም እንደራሴ ማይረር የበሰለበት ይመስለኛል። አንዳንድ አዋቂዎቹ ቀሳውስቱም ምንነቱን ይገልጹናል። የእሸት ምርት፣ ስንዴ ምርት፣ ምርቶች የደረሰበት ጊዜ እንደሆነ ነው የሚነገርለት። እንደዚህ ይመስላል። ከብዙ በጥቂቱ በዚህ ላይ ያተኮረ ነው የሚሆነው። የተከበራችሁ አድማጮች አሁን ወደ ሙዚቃ

0: የተከበራችሁ አድማጮቻችን፣ ከዚህ በመቀጠል ስለ ሀጋ ሸባዎት አመት ባል ክቡር ቄስ ሰማይ ምረት ሊያስተምረን መስመር ላይ ይገኛሉ። ጤና ይስጥልን ቄስ ሰማይ ምረት፣ ሀግ ሸባዎት ሰማያህ እንደምን አደሩ?
1: ጤና ይስጥልኝ ቶይሻያሁ። ጤና ይስጥልኝ እንዲሁም አድማጮች፣ ሀግ ሰማያህ፣ ሀግ ማይረር ወይም ሸባዎት ሰማያህ።
0: እናመሰግናለን። እንግዲህ ህዝብ እስራኤል በየአመቱ ይህንን ሀግ ሸባዎት ያከብረዋል። እንዲያውም ከምግብ ጋርም በተያያዘ ከኦሪት መጽሐፍ ጋርም በተያያዘ ስለሆነ እንዲያው እስኪ ያስተምሩን ስለዚህ አመት በዓል።
1: እሺ፣ አመሰግናለሁ በመጀመሪያ ለድሉ። አዎ፣ ሀግ ሸባዎት ወይም የሰኔ ማዕረር የሚባለው ትልቅ አመት በዓል በነገው አርብ ይከበራል ማለት ነው። ሸባዎት የሚለው ሱባኤ ወይም ሳምንታት የሚለው በዓል ሲሆን የዚህ በዓል የተለያዩ ስሞት ስም አለው። ለምሳሌ ሀጋ ቢኩሪም ወይም ደግሞ የምክር በዓል፣ ካካጺር ወይም የጨዳ በዓል፣ ሀግ ማታንቶራ እንዲሁም ደግሞ የተሰጠበት በዓል ተብሎ ሶስትና እዛ በላይ የሆነ ስም አለው ማለት ነው። ይኸውም ከሰንበት ከማግስቱ ጀምረህ ሀምሳ ቀን ቁጠር የሚለው ሰንበት ማግስት ከሚለው ምንድን ነው? ከፋሲካ በዓል ጀምሮ የሚቆጠርበት ሁኔታ ነው። ቆጥረህ የምትደርስበት በዓል ነው። እንደ ሌሎች በዓላቶች በዚህ ወር በዚህ ቀን የሚል አይደለም። ከሰንበት ከማግስቱ ጀምረህ ሀምሳ ቀን ቁጥረህ በሀምሳኛው ቀን ግና የተቀደሰ ጉባኤ ይሁንልህ ሲል፣ ያም አዲሱን መስዋዕት ታቀርብበታለህ የመከር በዓል ይሁንላችሁ ተብሎ እንዲያውም የሚቀርበው በኢየሩሳሌም ነበር፣ ቤተ መቅደስ በነበረ ጊዜ እዛ ነው። እና ይሄ ልዩ የሚያደርገው ይሄን በዓል አንደኛ መከሩን ገበሬ ዘርቶ አርሞ እንግዲህ ብሎ መከር አይቶ ምድር የሰጠውን ፍሬ ይዞ ወደ አምላክ የሚያቀርብበትና የሚመረቅበት በርሃንታውን ወይም ደግሞ የመጀመሪያውን የሚያቀርብበት ሲሆን ከዛ መስዋዕቱን ደግሞ ቁርባኑን ደግሞ ያው ከቤተ መቅደሱ በኢትዮጵያ ምድር እያለነ ነው ገበሬ የዘራውን በአመቱ ያን ያፈራውን በህዳር ማለት ነው። የእግዚአብሔር ሰኔ ነው፣ በኢትዮጵያ ግን በህዳር ነው የሚከበር የነበረው ይሄ በዓል። መከሩ በዛን ጊዜ ነው አስታውሳለሁ። ያው ለንስሐ አባታቸው እያንዳንዱ ገበሬ ጭኑ ያመጣል እህሉ ማለት ነው። ከሁሉም ነገር ያን አመቶ ይመረቅ ነበረ እዛ። ያው እዛም በኋላ የተረፈው የራሱ ነው ማለት ነው። ከዚህ ሀገር ደግሞ ብዙውን ጊዜ የምናየው የተለያዩ ምግቦች፣ ለምሳሌ በዚህ ቀን ኦሪት የተሰጠበት ቀን እስከሆነ ድረስ ሌቱን ሁሉ ሲማሩ ማደር፣ ሌቱን ሁሉ ማለት ነው። ነገ ለምሳሌ ከዛሬ ምሽት ጀምሮ እስከ ነገ ጠዋት ማለት ነው። እንዲሁም ደግሞ የተለያዩ ምግቦች ደግሞ ምግብ ድብረ ይኻላ ከወቶች ተነኩነ ያሉ ነገሮችን የመብላት ሁኔታ አለ። በእኛ በአባቶች ደግሞ የተለያዩ ዝክር፣ ለምሳሌ በዚህን አመቷል የሚዘክሩ ብዙዎች አሉ። አርደው ምን ብለው በዓሉን በደመቀ በዚህ ደግሞ ካህናቶች ደግሞ ያው ጸሎቱን ከጸሎት ቤት በመምራትና ህጉንም ከዛ በማስተማር ያለውን የቀረበውን አዲስ መስዋዕት ወይም አዲስ የእህል ቁርባን በመመረቅ ያው የሚበላበትና የሚጠጣበት ሁሉም የሚቀርብበት ትልቅ የደስታ በዓል ነው ማለት ነው። የምግብ የሚበላበት የሚጠጣበት በጣም ደስ የሚልበት በዓል ነው። በእርግጥ ሰኔ በኢትዮጵያ መከር እስከሆነ ድረስ ዝሩ ለክሙ ማዕረድ ብለው ዘሩን ይመረቁ ነበር። እህሉን አዝመራውን ግና ትእዛዙ የሚለውን አዝመራውን በከሳቸው ጊዜ አቅርቡ የሚለውን ትእዛዝ ግን በህዳር ነበር የሚፈጽሙት። ማለት ሁለት ጊዜ ነበር ማዕረር በኢትዮጵያ ማለት ነው። እና ይሄ በዓል በመከር ጊዜ ሁሉም የለፋውን አግኝቶ ስለሚያገኝበት የሚጠግብበት ነው ጊዜ ማለት ነው። ደስ ብሎት የሚቀረብበት በዓል ነው ማለት ነው። ለምሳሌ ፋሲካ ግን አሁን ያው የቂጣ በዓል ነው።

0: ያውም የጾም ባል የተባለ ነው እንትን የሚል ህግ ስለሆነ ተበቃል እንጂ ማዕረግ ግን የደስታ ባል ነው። በደንብ የሄሉን ስላገኙ ደስ የሚላቸው ጊዜ ማለት ነው። ከዛ ያው እንግዲህ በዚህው ቀን ከማታ ጀምሮ እስከ ነገ ድረስ ልዩ ጸሎት ደግሞ ይካሄዳል። ከተፈቀደ የጸሎቱን እንትን ላሰማቸው እንዳለው ጊዜ ካለ ማለት ነው፣ ባጭሩ ማለት ነው። እና በዚህ መልኩ ነው እንግዲህ የሚካሄደው።
1: ከዚሁ ጋር በተያያዘ በእውነትም ገድል የሆነ ታሪክ ነው፣ ከልጅ ልጅ የሚተላለፍ ባህል ስለሆነ በዜማ አለ።
0: አዎ አዎ።
1: እሺ፣
0: ዛሬ ምሽት ለምሳሌ እንግዲህ ያው በግዕዙ ዜማ ሄዘጋ ተብሎ የእግዚአብሔር ምስጋና ተብሎ ይጀመራል። ነገ ደግሞ አጼ ደክሙ ተብሎ ማለት አጼ ደክሙ ማለት መከሩን ባጨዳቸው ጊዜ የእናንተ የሆነውን በኩራት እህል አቅርቡ የሚለውን ኦሪት ዘሌዋውያን ምዕራፍ 23 ከቁጥር 14 ቀን ጀምሮ ያለውን ይህንን በዜማ ይቃኙታል። በአጭሩ ለማሰማት ወዳለሁ። እሺ፣
1: በጣም ደስታ።
0: እሺ፣ ሄርዘጋ ተብሎ ይጀመራል። ሄርዘጋ ሄርዘጋ ግርማና ደራ ሄርዝጋ ሳሁን ታግብተንታ ንጉስ ሄርዝጋ ዛብፀሃኒ እስከ ዮም እስከ ዛት ለቴናው ሄርዝጋ ዘይረሳይከኒ እስከ ዮም እስከ ዛት ለቴናው ሄርዝጋ ወዛርየኒ ወዛብፀሃኒ እስከ ዮም እስከ ዛት ለቴናው ሄርዝጋ መንር ያለ ሰናይት ወመንር ክባ ዳመታተ ወቴናው ሄርዝጋ አሚባሌናው ሄርዝጋ ማይረርባሌናው ሄርዝጋ እያለ ይቀጥላል። ይሄ እግዚአብሔር ምስጋና ለዚህ አበቃህን ያደረስክን ማለት ነው። እንዲሁ ስለ ማይረርባል ያደረስክን አምላክ የተመሰገነ ይሆን በማለት ይሄን በዛሬው ምሽት ይጀምርና በነገው ደግሞ አጼ ደክም የሚለው ዜማ ደግሞ በሰፊው ነው የዜማ እንዲላል። አጼ ደክሙ ማይረር አጼ ደክሙ ማይረር አጼ ደክሙ ማይረርን ወታቡ ክደስስት አጼ ደክሙ ማይረርን ወታቡ ሀዲስ መስዋይት እጼት ማይረራ ለጻድቃነ እሴት ማይረራ ለጻድቃነ ህገ ዘላለም የኮነ ክሙ ዘላለምን በሟይል ክሙ እሴ ባክ በኩሉ ጊዜን ወበኩሉ ማይለ ህይወቴ አንሰ ኪያከን ተወከልኩ ታመንኩ አንሰ በበዛ ምህረትከ እግዚኦ መበውቤትከ ወሰግዝራ መቅደስከ በፈሪወትከ እግዚኦ ርሃኒን በጽድቅከ እያለ እንግዲህ አጼ ደክሙ ማዕረር ማለት አጨዳውን ባጨዳችሁ ጊዜ እናንተን መከሩን በመከበር ይዛን ግ ታብኡ እክለ ህስስት አዲሱ መስዋይት አቅርቡ ወታብኡ ለካህናት ወደ ካህናቱ አቅርቡ ወታብኡ ፍሬ ህስስት ያው ፍሬውን ዋናውን አቅርቡ ህገ ዘላለም ይኩንክሙ ለዘላለም ህግ ይሁንላችሁ እሴ ባሃከ እግዚአብሔርን አመሰግነዋል እያለ ያው ይቀጥላል። ጸሎቱ ረጅም ነው።
1: በጣም ግሩም በገድል ነው። አሁን ቄስ ሰማይ ምህረት በእውነትም በጣም ደግሞ ከዚሁ በሀገሸባዎት ደግሞ በእርግጥ የኦሪት መጽሐፍን ህዝበ እስራኤል ስለመቀበሉ ጋር በተያያዘ እንደገና ደግሞ ቅድም የአጨዳ ወቅት ብለውናል። በዚህ ላይ የሩት የሩትና የቦአዝ ምግር

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ቆይታችኋል? መልካም ቀን ያለ የቀኑን ስብጥታችን ዘንቀርበናል። ከዛ በፊት ግን ዛሬ እለቱ እንደብራይም ዘመን አቆጣጠር ዮም 5 ሄበ ሲቫን ታፍሽን ፔቫብ ለአውሮፓ ዘመን አቆጣጠር ማይ 21 2026 እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 13 2018 ነው። እንደተለመደው ስርጭታችን እስከ ቀን 2 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት በዜና ይነበባል። ወቅቱን የተመለከተ ዜና ትንታኔ እንዲሁም የሽቮት በዓል ወይም የሰኔ መሪት በዓል ማይረር በዓል ስለሆነ በዛም ዙሪያ የሃይማኖት አባት እንጋብዝና ስለ በዓሉ አንዳንድ ነገር ይሉናል። እንግዲህ እንደተለመደው እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይላል። አሁን ወደ ዜናው እንወስዳችኋለን። አንጋፋው ጋዜጠኛ ወልደረባችን ሻያው ደጉ
3: አዎ እንግዲህ ሻቦት ሀግ ሻቦት ሰኔ ማይረር የተሰኙ አመት በዓል ሆኖና በዚህ ጋር እንደ ደንቡ መሰረት ያው የወተት ነክ የምንመገብበት በጣም ገድል የሆነ ታሪክ ያለበት ነው። በእስራኤል ከግብጽ ጭቆና ከፈሮን ጭቆና ተሻግረው በስናይ በርሃ ቆይታቸው ላይ ያው በመምህር ሙሴ መሪነት በእግዚአብሔር የኦሪት መጽሐፍ ተቀበለና በዚህ በዋናነት የሚከበርበት ከዚህ ጋር የተያዘ ስለሆነ እንግዲህ እንኳን አደረሰን
2: እንኳን አደረሰን። ይሄው
3: አመሰግናለሁ ሻለቃይቸው ባዬ። አርዕስተ ዜና፣ ከሶስት ዓመት በፊት በኦክቶበር 7 ቀን 2023 ዓመተ ምህረት በሽብር ጥቃት ከባድ ጉዳት የደረሰበት ኪቡጽ ነሃል ኦዝ የአርሶ አደሮች ሰፈር ነዋሪዎች ለመጀመሪያ ጊዜ የሃግ ሻቡኦትን በዓል ያከብራሉ። የመኪና አደጋም የሰው ሕይወት ማጥፋቱን በመቀጠል ሌሊቱን ሶስት ሰዎች ሕይወታቸውን አጡ። ፖሊስ ትናንት ምሽት በብኔብራ ከተማ በሚገኝ ጸሎት ቤት ውስጥ በራቢ የሻይ ፓር ግድያም አንድ ተጠርጣሪ በቁጥጥር ስር ውሏል። ትናንት ምሽት በደቡብ ሊባኖስ አንዲት እስራኤላዊት ተዋጊ ወታደር ከጠላት በተወነጨፈ ድሮን ጥቃት በጸና ሁኔታ ቆሰለች። የተኩስ አቁምን ባስመለከተ በአሜሪካና በኢራን መካከል በይፋና በሚስጥር ድርድሩ እንደቀጠለ ቢሆንም ውጥረቱ እንደቀጠለ ነው የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በእስራኤል ውስጥ በአሸባሪነት ከተፈረጀው እንዲሁም በቅርብ ወደ አዛ በጀልባ የተጓዙ ካዘጋጁ አዘጋጆቹ አንዱ የሆነው የተባበሩት መንግስታት የዓለም የምግብ ፕሮግራም ከቱርክ የእርዳታ ድርጅት ጋር ያለውን ትብብር በአስቸኳይ እንዲያቆም እስራኤል ጠየቀች። በይሁዳና ሰማሪያ ዛ ቀበሌዎችም የመንግስትን ተግባራት አስተባባሪ ሜጀር ጄኔራል ዮራም ሃሌቢ ለዓለም የምግብ ፕሮግራም ኃላፊዎችን ደብዳቤ ልከዋል። እስራኤል የተባበሩት መንግስታት ድርጅት በአዛ ውስጥ በሚገኝ ቱርክ ድርጅት ወክለው ለሚሰሩት የአዛ ነዋሪዎች የነዳጅ ማዘዋወር የሚያመለክት መረጃ እንዳለም ተገለጸ። ይህን ዜና ያደረሱን ቃል አቀባዮቻችን ካርሜላ ምናሼና

ተናግረዋል። ነገር ግን አብሮ አይሞትም እንደሚባለው ሁሉም ህይወታችን በደስታም ቢሆን ህይወታችን እንቀጥላለን ይላሉ። የቂቡጽ ነሃል ኦዝ ሰፈር ነዋሪዎችም ጥቂት ማህበረሰብ አባላት ቢሆኑም ያኔ 16 አባላት ነበር በሽብር ጥቃት የተገደሉባቸው። የመኪና አደጋ የሰው ህይወት መጥፋቱን በመቀጠል ለሊቱን 3 ወጣቶች በአደጋ ህይወታቸውን አጡ። የሳዴ ኦዛያው ሰፈር ነዋሪዎቹም 16 ዓመቷ ሽራ ማዛል ናኢም ታዳጊ ልጅ፣ ባሽዶድ የሽባ ትምህርት ቤት ተማሪው የ18 ዓመቱ ወጣት አህሮን ፔሬጽ የተሳፈሩባት መለስተኛ አውቶቡስ ከከባድ ጭነት መኪና ጋር በመጋጨት በሞት ተለይቷ። 5 ሰዎች የመኪና አደጋም በመካከለኛና ቀላል ሁኔታ ቆስለዋል። ድርጅቱን ቀደም ሲል የሃፖኤል ጋሊል ኤልሊዮን የቅርጫት ኳስ ተጫዋች ራዝ አዳም በአደጋም ህይወቱን አጥቷል። ፖሊስ ትናንት ምሽት በብኔብራክ ከተማ በሚገኝ ጸሎት ቤት ውስጥ ራቢ የሺያይ ፖር ግድያም አንድ ተጠርጣሪ በቁጥጥር ስር ዋለ። የአይን ምስክር እንደገለጹት ከሆነ በጸሎት ቤት ውስጥ ስለ ሊቀ ራምባም በመማር ላይ እንዳሉም በተፈጠረ ክርክር ነበር ተጠርጣሪው ግለሰብ ራቢ ሻይም ፖር ከ13 ዓመት ታዳጊ ልጁ ፊት በጩቤ ወቅቶ ገሎታል ሲሉ ተናግረዋል። ቃል አቀባያችን አና ፓይን እንደዘገበችው በግድያ የተጠረጠረው የ49 ዓመት ዕድሜ ያለው የአእምሮ ህመም ታሪክ ከ2 ዓመት በፊት በኢየሩሳሌም የቆሻሻ ማጠራቀሚያዎችን በእሳት ሲያቃጥል በፖሊስ ተይዞ ታስሮ እንደነበረ ተነግሯል። ትናንት ምሽት በደቡብ ሊባኖስ አንዲት እስራኤላዊ ተዋጊ ወታደር ከጠላት በተወነጨፈ ድሮን ጥቃት በጸና ሁኔታ ቆሰለች። 2 ተዋጊ ወታደሮች በመካከለኛ ሁኔታ ቆስለዋል። 3 ተዋጊ ወታደሮች በቀላል ሁኔታ ቆስለዋል። ቁስለኞች ወደ ሆስፒታሎች ስለመወሰዳቸውና ለየቤተሰቦቻቸው መነገራቸው ወታደራዊ ቃል አቀባይ አስታውቋል። ከኢራን ጋር ያለው ቀውስም አልተረጋጋም። የአሜሪካ የስለላ ድርጅት በቴህራን ያለው ገዥ አካል ባለፈው ወር ሰው አልባ አውሮፕላኖችን የማምረት አቅሙን በነበረበት ለመመለስ ተሳክቶለታል ሲል ሲኤንኤን ዘግቧል። ኢራን ከተገመተው በላይ ወታደራዊ አቁሟን ወደ ቀድሞ ሁኔታ እየመለሰች መሆኗን ተጠቁሟል። ይህ በዚህ እንዳለም የኢራን ታስኒም የዜና ወኪል ኢራን ባለ 14 ነጥብ ሀሳቦችን ከላከች ከ3 ቀናት በኋላ አሜሪካኖች በፓኪስታን አማላጅም በኩል አዲስ ሀሳብ ማቅረባቸውን ዘግቧል። ኢራን ሀሳቡን እየገመገመች ሲሆን እስካሁን ግን ምላሽ አልሰጠችም። ይህን ጉዳይ ባስመለከተ ፕሬዚዳንት ትራምፕ ሌሊቱን እንደተናገሩት ኢራን የሁሉንም ነገሮች የሚስማሙበት ሁሉ በሙሉ ምላሽ እስከሚሰጥ ድረስ ለተወሰኑ ቀናት ያህል እጠብቃለሁ ብለዋል። ፕሬዚዳንት ትራምፕ አክለው ኢራን በአስቸኳይ ምላሽ መስጠት አለባት፣ ምላሽ የመጨረሻ መልስም የብዙ ሰዎችን ሕይወት ያተርፋል፣ ስለሆነም በአስቸኳይ ምላሽ የመስጠት ግዴታ ኢራን አለባት ብለዋል። የአየር ጸባይ ሁኔታ ዛሬ ሐሙስ በመካከለኛውና በሰሜናዊ ክፍላተ ሀገራት በቀላሉ አልፎ አልፎ ይዘንባል። ነገ አርብና ቅዳሜ የሙቀቱ መጠን ደረጃ በደረጃ ይጨምራል የሚል ትንበያ ቢኖርም የአየር ጸባይ ሁኔታ ለዚሁ ወቅት የሙቀቱ መጠን ያለው ወትሮው ዝቅተኛ ቀዝቃዛማ ነው ይላሉ የአየር ጸባይ ተመራማሪዎች። ዜናው አበቃ።

0: አይቸው ባየዘ ዜማው ዘፈኑ አው ካለበት ያመት ባል እንዲህ ዋዜማ የሰኔ ማይረር አመት ባል ሲሆን መቼም ጥሩ ቤተሰብ ከቤተሰብን የሚያገናኝ አብሮ የሚበላ የሚጠጣበት ሰኔ ማይረር ወይም ሀቃሸባዎት ስለሆነ ከዚህ ጋር በተያዘ ነው እና እንዲያው ትንሽ
1: ጎንደር ጎንደር ያለች ስታስታውስህ አንተ ተመለስክና ይሄ ሰኔ ማይረርን ኢትዮጵያ እንዴት ነበር የምታከብሩት ነበር? እንግዲህ
0: በእውነትም ለመናገር በሀገረ ኢትዮጵያ በገጠር መንደር ቆይታችን በዋናነት የሃይማኖት መሪዎች፣ ቀሳውስ፣ ሊቅ ካህናት እንዲህ እንግዲህ በሚቀጥለው በዚህ ወር በሰኔ ማይረር አመት ባል ነው። በዚህ የተቀደሰ አመት
1: ሰኔ ማይረር የተባለ ግን አሁን ወሩ ግንቦት ነው
0: የሚያስተምሩ ነው ማለት
1: አሁን ወሩ ግንቦት ነው አይደል
0: እኮ ለውጥ እንዳለ አለ የወራ ቆጠራም ለየት ያለ ስለሆነ ግን የተቃረበ ነው እንግዲህ ግንቦት ላይ ሆኖ ለሰኔ ወር የተቃረበ ስለሆነ ነው ለዚህ ነው የሰኔ ማይረር ብለው የሚያከብሩትና አሁን እነሱ በአናነት አስቀድመው ለነዋሪዎቹ ለህዝቡ ያስታውቃሉ። አሁን በጣም ቅዱስ ኦሪት መጽሐፍ ህዝብ እስራኤል የተቀበለበት የተቀደሰ ጉባኤ ስለሆነ በኦሪት መጽሐፍ በዚያም ሆነ ስለሆነ በጭራሹን የሚሰራበት አይሰራበትም እያሉ ሲነግሩ ነበርና በዚህ ደግሞ መዘከር ማነት ተስካር ድግስ እያደረጉ ዘመድ ከዘመድ ሲያከብራሉ የቅርብ ጊዜ ትዝታችን ነው። ግን ወተት ነክ ነገሮችን መመገብ ስለምደው ታሪክ
1: ኢትዮጵያም እንደዚህ ነው ወይስ
0: ስለዚህ ሁኔታ ላይ በእውነት
1: ወደኋላ ሲባባቂ ያለው
0: ስለዚህ ሁኔታ አልሰማሁም
1: ሳቸው ይገልጹልናል።
0: አዎ ለዚህ ጥያቄ ቄስ የሃይማኖት መሪዎቹ ስለሆነ እንደስከማውቀው ድረስ ወተት ነክ ነገሮችን ስለመመገብ ሁኔታ ትዝ አይለኝም። አይደለም እንዴ? አሁን
1: በጣም ጥሩ። እሺ ወደ ወቅቱ ስንመጣ በተለይ ምንጊዜም አነጋጋሪ የሆነና እጅግ በጣም በየቀኑም ፕሬዚዳንት ትራምፕ ምን አሉ ይላል የምንመለከተው የኢራንና የአሜሪካ ጉዳይ ነው። ዞሮ ዞሮ እኛንም የሚነካ ነው ይሄ። እኛም አለንበት ምንም አሜሪካና ኢራን እየተደራደሩ ቢባልም ከኛ የምንፈልገው ነገር ማለዛ ውስጥ መጨረሻ ላይ እንደታወቀው ተኩስ አቁም ስምምነት ከተደረገ ወዲህ ፕሬዚዳንት ትራምፕ የተኩስ አቁሙን ከጊዜ ወደ ጊዜ ያራዘሙ ምናልባት ከጦርነት ይልቅ ድርድር ይሻላል እንደራደር ችግሩን በድርድር እንፍታ ይላሉ የሚወስዱበት መንገድ ይመስላል። በአንድ በኩል ሲታይ ይሄ መልካም ነገር መስሎ ይታያል ይሻየው። ነገር ግን ኢራን አንተም ራስህ ቀድሞም በዜና ወጃ ላይ እንደገለጽከው ኢራን እንደገና አሁን በተለይ ያ ጥፍቶ ጠፊ ሰው አልባ የሚበሩ አውሮፕላኖችን የማደስ የመገንባት አቅማን ከእንደነበረው ሆኖ አሁን እየሰራች ያለችበት እየገነባች ያለችበት ሁኔታ ነውና ምን አይነት የተኩስ አቁም ስምምነት ነው ይሄ?
0: ይሄ ከቴዎንም ለመከላከል እሱ ለመከላከል በሚል ይህ የጨዋታ አይነት ነው። የተኩስ አቁም ስምምነት ከሆነም ባለፈው ማይዚያ 8 ቀን ጀምሮ ነበር ለመጀመሪያ ጊዜ የተኩስ አቁም ለቀናት ያህል በጦርነት ቆይታ በኋላ ማይዚያ ኤፕሪል 8 ቀን ላይ ነው እንግዲህ የተኩስ አቁም ስምምነት ላይ ደረሱና አሁን ጦርነቱ ጊዜያዊ አቋም ይቆምና በዚህ በሰላማዊ በሆነ ሁኔታ በአሸማጋዋ በፓኪስታን አማላጅነት ስምምነት ላይ እንድረስ በሚል አሁን እየተሰራ ያለው ነገር ስንመለከተው የፒንግ ፖንግ ወይም የሽኩቻ አይነት ነገር ነው። ሳጣ ገባ ሳጣ እንደዚህ አይነት ነው እንግዲህ ጊዜ እየሄደ ነው። አሁን ይህንን ነገር በተመለከተም በትናንት ማምሻውን ደግሞ አዲስ ሐሳብ ኢራን አቀረበች። ወደ 15 ነጥብ የያዙትን ያው በአሸማጋዋ አማካኝነት ወደ ትራምፕ ደርሷቸዋል ተብሏል። እሳቸው ምን አይነት ምላሽ እንደሚሰጡ አሁንም ዛቻውን እናጠቃለን፣ እንደበድባለን፣ ወታደራዊ የኃይል እርምጃ እንወስዳለን በኢራን ላይ የሚለው ዛቻቸው እንደቀጠለ ስለሆነ በዚህ ዙሪያ ጋር ደግሞ በዋናነት እንግዲህ አከራካሪ ምንድን ነው የኒውክለር ቦምብ ጀምላ ጨራሽ አደገኛ የሆነ ይህንን የገነባች ያለችው ኢራን እስራኤልን ለማጥፋት ነው በዋናነት እና እስራኤል ዝም ብላ አትቀመጥም። ይህን ጦርነቱ በእንዲህ ጉዳይ ከተቋጨ ኢራን አሸነፈች ነው በእስራኤል አመለካከት አይደለም
1: እስራኤልን ተቀበለዋለች ወይ እስራኤል መቼም ካውን ደስም የምትማገትበት ያለው ሁኔታ ይህ ጅምላ ጭራሽ የሆነ ቦምብ ባለቤት እንዳትሆን በሚል በትልቁ ርስ እስራኤል ከመጀመሪያውም የገባችበት የሄደችበት ሁኔታ ነው። ኢራንም ቢሆን ይሄን ጅምላ ጭራሽ ቦምብ ካገኘች እንደውም እሷም እንደምትለው ይሄን የምትሰራው ይሄን የምታደርገው ያለ እስራኤልን ለማጥፋት እንደሆነ እየተናገረች ያለችበት ነው። ይህ በዚህ እንዳለበት ሁኔታ አሁን ያለንበት ደረጃ 440 ኪሎ ግራም የሚመዝን የኒውክሌር ቦምብ መስራት የሚችል አቅም 60 እጅ ከመቶ የሚሆነውን አጠናቀው ጨርሷል። ያ ማለት እንግዲህ አሁን እንዳሉበት ከቀሩ እንደውም ወደ ጦርነት ከመግባታችን በፊት እንደው ታሪክ ወደ ኋላ ተመልስ እንጂ ኢራን በወራቶች የሚቆጠሩ ጊዜ ብቻ እንደቀራትና የኒውክሌር ቦምብ ባለቤት እንደምትሆን ቢያንስ ወደ ከ10 እስከ 11 ሚሊዮን የተለያዩ ፈንጆችን የኒውክሌር ቦምብ ፈንጆች ማዘጋጀት እንደምትችል የተደረሰበት ወቅት ነበር። አሁን ይህ ኦራኒየም የተሰኘው ይህን ለማምረት የሚጠቅማት የሚረዳት ይህን ያመረተችው የት ነው ያለ? የት ነው የሚገኘው? በጦርነቱ ለማግኘት አልተቻለም። ጉድጓዱስ መሬቱ ተቀብሮ ነው ያለ ይባላል። የት እንዳለ አይታወቅም። ኢራን ይህን አሳልፋ ለአሜሪካ እንድትሰጥ የሚል ሁኔታም ነበር። ትራምፕም ደግሞ ደጋግሞ ሲናገሩ እስራኤልን በመደገፍ ኢራን የኒውክሌር ቦምብ ባለቤት አትሆንም በማለት ሁሌ የሚናገሩት ሁኔታ አለ። ተምዘግዛጊ ሚሳኤሎችስ በርቀት የሚሄዱትኝ አይተናል ምን ያህል ጉዳት እንዳደረሱ በንብረት ላይ በአገራችን ላይ በጦርነቱ ወቅት የተወነጨፉ ይወደቁት እና የዚህ ጉዳይ ግን ሲወሳ አንሰማም። እንደውም ይበልጥ ትራምፕ አሁን በከፍተኛ ደረጃ መነጋገር አድርገውት ያሉ የሆርሙዝ መተላለፊያ ወሽመጥ በተመለከተ ነው እንጂ እንደው ስለሌለው ችላ ብለውታል የሚሉም አሉና ይሄን አንተ እንዴት ነው የምታየው?
0: እንግዲህ በመዋዳነት የተነሱበት ጦርነቱ ሁለቱ ቃል ኪዳን ወዳጅ ሀገሮች አሜሪካና እስራኤል በመተባበር የጦር የማጥቃት እርምጃ በኢራን ላይ ጀመሩት ይህን ነጥብ አስቀምጠዋል። በዋናነት እንግዲህ 1 2 3 4 በሚል መደምሰስ ያለበት በመጀመሪያ የኒኩለርን ጅምላ ጨራሽ የኒኩለር ቦምብን ማጥፋት መደምሰስ፣ በሁለተኛ ደረጃ ደግሞ የኢራን ህዝብ ጭቁን ህዝብን ከዚህ አገዛዝ ማስለቀቅ፣ እንዲያውም ስርዓተ መንግስቱን ለብዙ ዓመታት ያህል እየገዛ ያለውን አያቶላዎችን መደምሰስ መገርሰስ የሚል ይዟልና እንግዲህ አሁን እዛ ተከትሎ ነው እዛ በኋላ ነው የሆርሙዝ የነዳጅ ዘይት የጫኑ መርከቦች መተላለፊያና ከኢኮኖሚ ጋር ነው እንግዲህ በነዳጅ ገበያ የዋጋ ጭምር ዋጋ እንትን ብሏል ኑሯል ዋጋው። አሁን ይህን ሁኔታ በተመለከተ በጣም ትኩረት ፕሬዚዳንት ትራምፕም ከፍተኛ ትኩረት ያደረጉት የኒውክሌር የቦምብን በተመለከተ እና ደግሞ የረዥም ርቀት ተምዘግዛጊ ሚሳይሎች ላይ ጭምር ነው። መደምሰስ መጥፋት የለበትም። አሁን ይህንን ዋናው የኒውክሌሩ የጅምላ ጨራሹ በኢራን በዚህ ኃላፊነት የሌለው የራሱን ዜጋ የሚጨፈጭፍ የሚደበድብ ጨቁኖ እየገዛ ያለው ምህረት የሌለው እሱ ኃላፊነት የሌለው ስለሆነ ይህንን ነገር ወይም ወደ ሶስተኛ አካል ወደ ውጭ ሀገር ያስረክብ ኒውክሌሩ ተብሏል። ይህን በተመለከተ እንግዲህ ያው ውጤቱ ምን እንደሚሆን ሁሉም እየተጠበቀ ነው ያለው ሁኔታና እንዴት ነው እንግዲህ በዚህ የኢራኑ እና በአሜሪካ ውጥረት በዚህ በቃ ሳይባል እስካሁን ለእስራኤል ብሔራዊ ደህንነትም ጎጂ በሽብርተኝነትን የበጀት የጦር መሳሪያ እርዳታ የሚለግሰው የኢራን አስተዳደር ነው። በሰሜኑ በኩል ሊባኖስ ውስጥ የሚገኘው ሂዝቦላ ሽብር ፈጣሪ ድርጅት እሱም ለመከላከያ ሰራዊታችን አሁን ይሄ የሚንሰፋፈፍ ቦምብ የተጠመደበት መሳሪያ ሁኔታ መፍትሄ እስካሁን አልተገኘለትም። በየቀኑ ወደ እስራኤል ወደ ሰሜናዊ ግዛት እየወነጨፈ የወታደሮች ህይወትን እየከፈልን ነው። በዚህ በሌሎችም ሀገሮች ከየመን ውስጥ ሁቲም የተሰኙ አሸባሪዎችም ሳይቀር ጦር መሳሪያ ሁሉ የት ነው የሚያገኙት? ከኢራን ነው እንዴ አሸባሪዎች ድርጅት የሚያስተባብርን እስራኤልን በቀጥታም ሆነ በተዘዋዋሪ መንገድ ያጠቃቻለችው ኢራን ናት አይደለም እንዴ ይሄንን እንግዲህ በተመለከተ ያው ቆራጥ የሆነ ርምጃን ያስፈልጋል ተብሎ ነው የሚጠበቀው እንግዲህ የእስራኤል መከላከያ ሰራዊታችን የኢታማጆር ሹም በትናንትናው ዕለት በየጦር ሰፈሮቹ መመሪያዎችን አስተላልፈዋል ያስተላለፉት መመሪያ እንግዲህ እስካሁን ባለው ጦርነትም የመከላከያ ሰራዊታችን መደበኛ ወታደሮችና እንዲሁም ተጠባባቂ ሚሊሻዎችም ተዋጊዎቹም ያደረጉት ጀብድ የሆነ ስራቸው ውጊያቸው ስኬታማ ውጤቶችን አስመዝግበዋልና በቀጣይነት ደግሞ ሌት ተቀን ያው በንቃት እየተጠባበቀን ከጠላት ለሚሰነዝረው ማንኛውም አይነት ጥቃት ለህዝብን ለመከላከል መከላከያ ሰራዊታችን በከፍተኛ ተጠንቀቅ ላይ እንደሚገኝ ነው የተማጆር ሽሙ የተናገሩት።
1: እውነት ነው መከላከያ ሰራዊት የራሱን ጥንቃቄ የራሱን እርምጃ አስቀድሞ በመዘጋጀትም ይህን እያደረገ ያለበትን ሰዓት ነው።
0: እንግዲህ ወደ ቀጣዩ ደግሞ አንተ
1: እሺ
0: የብሔራዊ ደህንነት ሚኒስተር ቤንግቢር በተመለከተ አሁን እንግዲህ እስራኤል በማንኛውም አካል ወደ አዛ ባህር ወደብ እንዳይገባ በመርከብ በጀብላ በተናናሽ መርከቦች እንዳይገቡ የሚል እገዳ ጥላለች እስራኤል የሽብርተኝነት ለመከላከል አሁን ግን ይህንን ተትናንትና ሁለት ከቱርክ የተሰበሰቡ በመርከብ ልበለው በትናንሽ መርከብ ወደ አዛ ጉዞ ላይ እንዳሉት በደቡባዊ ቆጵሮስ የመከላከያ ሰራዊታችን የኮማንዶ ይዟቸዋል አስሯቸዋልና በታሰሩበት ጣቢያ ድረስ ሚኒስተር ቤንግቢር ሄደው ገብተው ከእስር ቤቱ ውስጥ ገብተው ቪዲዮ እየተቀረጹ ለነዚህ ለታሰሩትን የሚያበሳጭ አላስፈላጊ የሆነ ድርጊት ፈጽመዋል ብሎ እየተባለ እየተቹ ነው። እንዴት ይሄን ሁኔታ እስኪ እንዴት ታለ አይቸው?
1: አመሰግናለሁ። በቅድሚያ ቀድም የጀመርኩትን የመከላከያን ጉዳይ ልጨስን ወደዚህ መጣለሁኝ እና የፈለኩት ነገር እንደሆነ መከላከያ ምንጊዜም ቢሆን ያው በሚሰጠው መመሪያ መሰረት ተዘጋጅቶና ራሱን ብቁ አድርጎ ቻሎ መጠን ያህል ተዘጋጅቶ የሚጠብቅበት ሁኔታ ነው። ለሚፈጠሩት ክስተቶች በሙሉ ምላሽ ለመስጠት ከመቼውም ጊዜ በበለጠ ተዘጋጅቶ ያለበት ሁኔታ ነው። ይሄ በዚህን ቃል እንቋጨውና አንተ ያልከው አሁን በተለይ ሚኒስተር ቤንግቢር ያደረጉት ድርጊት እስ በአለም ደረጃ በከፍተኛ ደረጃ መነጋገሪያ የሆነ የመጣ ጉዳይ ነው። በጣም የሚገርመው ነገር ግን እኔ ድርጊቱ ጥሩ ነው መጥፎ ነው ለማለት አይደለም። ነገር ግን የዛ አይነት ድርጊት በሚፈጠርበት ሰዓት አለም በምን አይነት መንገድ እንደሚመለከት አንድ የተወሰነች የሆነች ነገር በእስራኤል ዘንድ በሚደረግበት ሰዓት ምን ያህል እንደሚንጫጩ ነገር ግን በእስራኤል ላይ ለሚደረጉት ጠላትነት ዘረኝነት አካሄዶች ግን ዓለም ዝም የሚልበት ጆሮ ዳባ ልበስ የሚልበት አይተናል። ኢራን ውስጥ የኢራን ህዝብ ሰላማዊ በወጣበት ሰዓት በጥይት በይፋ ሲገደሉ ያየ ዓለም ዝም ነው ያለ። ዛሬ እነዚህ እስራኤል ያገደችውን ድንበር ታግዷል ህግ አለ በቃ በአዛ ውስጥ በአሁኑ ሰዓት ማንኛው መርከብ መግባት አይችልም። ፍናቱም ለደህንነታችን ስንል ነው። አይተናል ሐማስ በእንደዚህ አይነት ቦታዎች እያስገባ የተለያዩ መሳሪያዎችን እያስገባ ምን ያህል ጉዳት እንዳደረሰብን ሌላው ቢቀር ደግሞ ጥቅምት 7/2023 ያደረገው ክስተት እስከመቼውም የማይረሳና ይቅር ሊባል የማይችል ድርጊት ነው ያደረገብን። እና በዚህ ሰዓት አሁን ያ መስመር ተዘግቷል። እኛ ለነሱ እስራኤል ለምን ያን ቦታ ዘጋችሁ ነው? የዘጋችሁ ለደህንነታችን ስንል ብቻ ነው። አዛዝ ተርባል ይላሉ። በቀን 600 የጭነት መኪና ከነ ዲሞርኮ ከነ ተጎታቹ ሰባ እርዳታ የሚገባላቸው ማን ነው ያን ተቆጣጥሮ የሚወስደው ያለ ሙሉ በሙሉ ሐማስ። እነኚህ አሁን እስራኤል ለምን ይህን አደረገች በሚለው ነገር ብቻ ቆመው ይህን ደንበር እንከፍታለን ጥሰን እንገባለን በኃይል ብለው እየመጡ ናቸው። እና እነሱን የማስቆም የመከልከል ኃላፊነት የኛ ነው። ምክንያቱም እነሱ ሲመጡ ምን ይዘው እንደሚመጡ እናውቃለን። ምን ይዘው እየመጡ ነው? ባለፈው መሰራ ይዘው እየመጡ ነበሩ። አሁን ደግሞ እርዳታ ይዘን እየመጣን ነው ብለው ግን ባለፈው ሲፈተሽ የተገኘበት አደንዛዥ እጽ፣ አልኮል፣ ኮንዶም እነኚህ ናቸው የተገኙት መርከቡ ላይ። ስለዚህ እኔ አሁን የሚኒስትር ቤንግብር ያደረጉት ድርጊት ተመልክቶ ዓለም በሙሉ እስራኤል እንዲያደረገች እንዲሰራች ሁሉ መንጫጫት ይጀምራል። እነሱ ስለተንጫጩ፣ እነሱ ስለጮሁ፣ እነሱ እንዲያደረገች ስላሉ ይህን ድርጊት ማውገዝ ወይ መደገፍ አይደለም። ነገር ግን ይሄ ምን ሁላ እኛ ትኩረት ልንሰጠው የሚገባ እንደ አንድ እስራኤላዊ፣ እንደ አንድ ይሁዲ፣ እንደ አንድ ያለችን ሀገረ እስራኤል ብቻና ብቻ ብቸኛዋ በዓለም የውስጥ ሽኩቻችን ወደ ጎን በማስቀመጥ ለእንደዚህ አይነቶች ጥቃት ምላሽ ለመስጠት ሀገርን ለመጠበቅ እጅና ጓንትን መስራትና መቆም ነው ያለብን።
0: ኢትዮጵያ ትክክል ነህ ያልከው ትክክል ነህ። ዓለም አቀፍ ህብረተሰብ በእስራኤል በሚሰራው ማንኛውም ስራ ተቃውሞ ውግዘት የሰነዘሩ ነው ያሉት። ትክክል ነህ። ግን ልዩነት ማድረግ ያለብን የሰብአዊ እርዳታ እና የሽብር ጥቃት ልዩነት አለው። እንደምልህ ኦክቶበር 7 በቅዳሜ ሰንበት 2023 ዓ ም ሐማስ አሸባሪዎቹ አስቀድመው ልምምድ ወታደራዊ ልምምድ ስልጠና በማድረግ ነው እንግዲህ ድንበር ጥሰው በመግባት ያን ያህል ከባድ ጭፍጨፋ የፈጸሙ በእስራኤላውያን። ከቀላል ነገር አይደለም። የወንጅ ከባድ ከሰው ልጅ የማይጠበቅ ድርጊት ነው የፈጸሙት። እነዚህ አሁን እነ ሌሎቹ እነዚህ አሁን እስራኤል የጣለችውን ማዕቀብ እየጣሱ ወደ አዛ ለመግባት እየሞከሩ ያሉት ለፍልስጤም ህዝብ አሁን ላይ ቢሆን ይህ ጦርነት አዛ ቀበሌ ለሚኖረው በብዙ ሺህ የሚቆጠር ፍልስጤሚያን ከባድ ጉዳት አድርሶባቸዋል። እነሱ በድንኳን በእና ያሉት ከቤታቸው ሁሉ ፈርሶ የሚገኙበት እና ይህን በተመለከተ ዓለም አቀፍ ህብረተሰብ የሐማስን ታጣቂ የሰራውን ስራ ተወት አድርገው እነዚህን ዜጎቹ ሴቶች፣ ህፃናት፣ ሽማግሌዎች ያላሉበት እርዳታ እናድርስ ብለው ይኸው በመርከብ ከህግ ውጭ በሆነ ሁኔታ ወደ እስራኤል ባደረጉት ሙከራ የመከላከያ ሰራዊታችን አቅቧታል፣ ይዟቸዋል፣ በቁጥጥር ስራ ውሏቸዋል እና አስሮ በዚህ በእስር ቤት ውስጥ ባሉበት ግን ሚኒስትሩ በአሁኑ ጊዜ የመገናኛ አውታር፣ የቴክኖሎጂ ውጤት፣ የማህበራዊ ሚዲያ በጣም መረጃ ከአንዱ ወደ አንዱ በቀላላ እየተሳረጨ ባለበት ጊዜ እሳቸው ከነዚህ ለገቡ መርከብ ቡድን አክቲቪስቶች ለፍልስጤማውያን ደጋፊዎች ናቸው ከነሱ ጋር ቪዲዮ መቀረጽ እና ያንን እንትን ማለቱ የዓለም አቀፍ ህብረተሰብ አይን ደረሰ። ይህን እኮ ዞሮ ዞሮ የእስራኤል መልካም ስም እኮ ነው።
1: አዎ፣ ይኸውልህ አሁን እዚህ ላይ አንደኛ አንተ ምን የሚባል አባባል ነገር አለ፣ አውቆ የተደበቀ ቢጠሩት አይሰማም የሚባል አባባል አለ። እስራኤል የፈለገች ነገር መልካም ነገር ብታደርግም እነዛ ግን ዓለም ግን አውሮፓ በተለይ እኛን በመጥፎ አይን ከማየት ወደኋላ አይሉም። በየትኛው ጦርነት ላይ ነው ለጠላቷ ምግብ እየሰጠች ጦርነት የምትገጥም ሀገር? ለሚያጠቃት ለሐማስ መጥቶ ህዝቦቿን ለጨፈጨፈው ላረደው ላቃጠለው ሰብአዊ እርዳታ እየገባለት ነው እኛ ጦርነት ከሱ ጋር የምናካሄደው? ማን ነው ይህን የሚያደርገው? ራሷ ታላቁ ሀያሉ አሜሪካ ማታደርገው እንደዚህ አይነቱን ነገር? እስኪ አንደኛው ሀገር እንደዚህ እኛ ላይ የደረሰብንን ጉዳት ይደረስባቸውና ያን ህዝብ ዝም ብላ የምታይ እንደሆነች እናያለን። ግን ነገ ነገ ማልዳ ደግሞ አውሮፓ ውስጥ የሚካሄደው ሁኔታ ራሳችን እያየን ነው። ከአሁንም ከወዲሁም እየተመለከትን ነው። በተለይ አክራሪ እስልምና ሃይማኖት ተከታዮች አክራሪዎች ጀርመን ውስጥም እያደረጉ እንደውም በቀደም ትናንትና ማየተናም አውሮፓ ውስጥም እንግሊዝም ውስጥም ፈረንሳይ ውስጥም የሚያደርጉትን እያየን ነው። ይህን ልንፈልገው ነገር የሚፈልጉት በእርግጥ የሚኒስትር ቤንግብር ያደረጉት ሁኔታ እንዳልከው ለሚመለከተው ሰው ነው። ይህን ድርጊት በበጎ አድራጎት የሚመለከተው አለ። ይህን ድርጊት በመጥፎ የሚመለከተው ሰው አለ። በመጥፎ አድራጎት
0: ነገራችን ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የውጭ ጉዳይ ሚኒስትር ይህን ሚኒስትር ቤንግቢርን አውግዘዋል፣ ወቅሰዋቸዋል። የእሳቸው የሰሩት ስራ የእስራኤልን መንግስት አይወክልም እኔ ተባሉት ያልከው እንዳለው ሆነ ገለጻ ተከክለኛ ነ
1: የሆነና ዞሮ አንዳንዴ ተገቢ ነው ተገቢ አይደለም የሚለው ነገር ራሳችን ነው የሚፈተሽ ያለብን እንጂ ሌላ አውሮፓውያን ተጮሁ ተንጫጩ የእስራኤል ስም ተንቋሸሸ ብለን ምናደግ ነገሮችን ወደ ኋላ ማለት አያስፈልግም። እና ይሻየው
0: እንዴ እንዳለ
1: እናመሰግናለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ መስመር ላይ ቄስ ውብሸት ያለው ይገኛሉ። ቄስ ውብሸት ያለው ሰላም ተናስተልን እንደምን አሉ?
1: ሰላም ተናስተልን እንደምን አላችሁ? መልካም አመት ባል ያርግልን።
0: እናመሰግናለን። ሀገሽቦት ሰማያህ እንግዲህ እንኳን አብሮ አደረሰን። ሀገሽቦት እንሏለን። በእኛ ደግሞ ሰኔ ማይረር የሰኔ ማይረር። እስኪ እንደው ምን ማለት ነው የሰኔ ማይረር? ምንም እንኳን አድማጮቻችን ቢያውቁትም ቢሉትም የሰኔ ማይረር ምን ማለት ነው? ለምንድን ነው ሰኔ ማይረር የተባለ? ከወሩ ጋር ግንኙነት አለው የለውም?
1: ከወሩ ጋር ግንኙነት አለው። ያመት ነው ያመት። እንግዲህ ከወሩ ጋር ግንኙነት ያለው በወር ያው እንግዲህ በመጀመሪያ ይቅርታ ያው ሁላችሁንም በዚሁ በአክብሮት ስላቀረባችሁኝ በጣም አመሰግናለሁ። የሬዲዮን ሰራተኞች እንዲያውም ክቡር ይሻየው ደጉ እንዲያውም አንተ በጣም አመሰግናለሁ ሌሎችም። እና ያው እንግዲህ ሰኔ ማይረር ማለት የሰኔ ማይረር በአመት አንድ ጊዜ የሚውለው የሰኔ ማይረር ይባላል። በየወሩ የሚውለው ደግሞ ጨረቃው በኋላ በ12 ቀን ሚካኤል ያው ሚካኤል ይባላል። 12 በየወሩ 12 ቀን ጨረቃው በኋላ ሚካኤል ይባላል። ዛሬ 12 ነው ተብሎ ያው የመጀመሪያው ጨረቃ ሲሆን አው መባቻው ጨረቃው 30 ቀን በ30 ይውላል። ከዛ በ10 ቀን 10 ጨረቃው በኋላ 10 ቀን 10 ይባላል። ይሄ አስተራይ በአመት አንድ ጊዜ አስተራይ እንውላለን። ያስተሰር ትልቁ አመት በዓል ማለት ነው። ከዛ ደግሞ በ12 ደግሞ የእንትን ደግሞ የዳሱ በዓል ደግሞ በ15 ይወጣል። የ12 ደግሞ ሚካኤል ማይረር ይባላል። እና ዛሬ ያው የአመት ነው። በአመት 2 ጊዜ ማይረር ይባላል። በአመት 2 ጊዜ የሚውሉት ማይረር ማን ማን ናቸው? እንግዲህ የህዳር ማይረር፣ የሰኔ ማይረር። የዛሬ የሰኔ ማይረር ነው። በዚች ሀገር ያው መጽሐፍ ኦሪቱ ህገ ኦሪቱ ለሙሴ የሰጠው ለህዝበ እስራኤል እንድንገለግልበት ለዘላለም ህገ ዘላለም ያለው ነው። ነገር ግን ያው በዚህ ሀገር እንደ ኦሪቱ በዚህ ሀገር ክረምቱ በዚህ ሀገር መከር ነው የተጣፈ። ይህን ሀገር ግን ወደ ስደት ሀገር ሄደን አባቶቻችን በስደት ሀገር ሲኖሩ ክረምቱ ተቀየረባቸው። ክረምቱ ሲቀየር የህዳር ማይረር የሸት ወራት ሆነ። እንግዲህ ሰኔ ማይረር የሚለው መከሩን በከወንክ ጊዜ ነዶውን ወደ ካህኑ ሳይመረቅ አይበላም። በካህኑ አቅርቦ ካህኑ ትልቁ ካህን ይወዘውዘው ይላል። በዛን ጊዜ እነ ይወዘውዘዋል፣ ይቀደሳል፣ አዲስ መስዋዕት ይቀርባል። ያው ቁርባን ይሆናል። በዛውን ቀን እንዲያው ለመስዋዕት ለአምላክ ይቀርባል። እንደገና ደግሞ የአመቱ የመጀመሪያው ስለሆነ ይቀመሳል። እዛ በኋላ ይሁላም የሆነው ምድሪቱ ፍሬዋን በሰዓቱ እንድትሰጥና ህጉን ትእዛዙን ደግሞ እንድንጠብቅ መልሶ ደግሞ እንደ ሰዓት ሳይመረቅ ሳይባረክ ምንም ነገር ወደ አፍን የምናቀምሰው ነገር የምንቀምሰው ነገር የለም። ኢትዮጵያ እያለን ለምሳሌ እረኛው እሸቱን ማሽላውን ሁሉን ገብስ እሸት ስንዴ እሸት የሁሉ እረኛ እንኳ ወፍ እንዳይበላው ቢጠብቅም አይቀምሰውም። ካህን ካልቀመሰው እንዳትቀምሱ ተብሎ ነው በእናት አባት የሚያስተምሩ። ከዛ ወደ ካህን ወስዶ እሸቱ ይመረቃል። እዚያም ደግሞ ምርቱ ደግሞ በተመረተ ጊዜ ልክ ነዶ እንደሚለው እንደሚጠቀሰው የእህሉ አስራት በኩራቱ ነው። ነዶ ይወዘወዛል። ነዶ ተወዘወዘ በኋላ ክምሩ ተከመረ በኋላ ደግሞ ከክምሩ ደግሞ ተከመረ በአውድማው በትልቅ ማድጋ እንቅብ አንስቶ ይሄ በረሃንታ ይባላል። ይቺ የእግዚአብሔር በረሃንታ ናት። የካህን ግብር ናት። ለካህን ለእግዚአብሔር የተባለውን ይብሉ ካህናት ይውላል። እና ያንን እያደረጉ ነው ሲያስተምሩን ያደጉ የኖሩ። ያው ክረምቱ ስለተቀየረባቸው ግን በዚህ ሀገር የሰኔ ዛሬ መከር ነው። በኢትዮጵያ ተጋባት ነው። ምን አደረጉ? የዚህን ሀገር የማይረር ሰኔን የዘር መመረጫ አደረጉት። የዚያ የኢትዮጵያውን ደግሞ የመካር የሸት መመረቂያ የነዶ መመዘዚያም የምርት መመረቂያ ሆነ ተዘጋጀ ማለት ነው። እና በአመት ሁለት ጊዜ
0: እሺ፣ እዚህ አሁን የሸቦት ባህል ይባላል። ያ ሲከበር እንግዲህ አብዛኛውን የወተት ምርቶች የሚበላበት ነው። ያ ማለት እንግዲህ ወተት ነክ ነገሮች አይቭም ግቢናም ሁሉ የሚበላ ነው። ስጋ ይበላም ማለት ነው። ኢትዮጵያም እንደዚህ ነበር ወይ?
1: እንግዲህ ያው እነዚህን ማርና ወተት ይቻገር ማርና ወተት ስለምታፈስ እንደዚያ ነው። ለበርግጥ በኢትዮጵያ የተለየ እንደዚህ አላውቅም። እንጃ ትልቆቹ ሊያውቁ ይችላሉ፣ የሚያውቁ ሊኖሩ ይችላሉ። እኔ በእኔ በኩል የነበርኩ ከካህናቶች መለኩሶች የነበሩበት ትላልቅ መምህራን የነበሩበትና ያው አስተማሮች የነበሩበት ሀገር ነው። ቀላል ሀገር አይደለም።
0: ስለዚህ እንደዚህ የሚባል ነገር አልነበረም እዛ በዓሉን ተቀብለው እንደ በዓሉ ማክበር እንጂ
1: አልሰማሁም። እሺ፣ ያው ይታረዳል፣ ይጠመቃል። የሰኔ ማይረርን የሚዘክሩ ትላልቅ አዛውንቶች ነበሩ፣ ካህናቶችም። ያን ያው ዝክር ህዝቡ ላይ ታች ተጠርቶ በዝክሩ ጊዜ ያው ያን ዝክሩን ግብዣ እየበላ እየጠጣ በጸሎት ህዝቡም በምርቃን አመት ባሉን በዛ መልክ ነበር የምንውለው እንጂ እንደዚህ ሀገር በወተት በተለያዩ በማርነግ አልነበረም።
0: እስኪ አንድ ዜማ ምናልባት ሻየውም ዜማ ይላል። ድምፁን አጥፍቶ ቁጭ ብሎ እንዴት ነው እያዳመጥክ?
2: ክቡር ቄስ ውብሸት ያለው እዚያው በደንብ ሳዳምጥ ነበረ። እዚህ ስቱዲዮ ላይ ሁኜና ሲናገሩ በረንታ ያሉት ቃል አለ። እኔ ስሰማው ባራንታ በረንታ የሚለው ቃል የዳቦ ብራንታ ይባላል። ትክክለኛ ይባላል አይደል?
0: ሲቆረስ መሀለኛው ማለት ነው ዳቦ ሲቆረስ።
1: ያም የመጣው ከዚህ ዘነው እንግዲህ። ይሄ በራንታ የሚባለው ደግሞ ልክ ከምርቱ የመጀመሪያው ሰው ደግሞ እስከ እንስሳ የእናቱን ማህፀን ከፍቶ ወጣው የመጀመሪያው እሱ ባንኩራ ይባላል። ይህም ደግሞ እንደ ባንኩራው መስዋዕቱን እናቶቻችን ጋግረው ካህኑ በሚመርቀው ጊዜ መሀሉን አውጥቶ ያ መሀሉ ለወንዶች ብቻ
0: የሚሰጥ ለምንድን ነው?
1: ይህ እንግዲህ ለወንዶች ብቻ የሚሰጠው ይብሉ ካህናት ያለው ወንድ ልጅ ነው እንጂ ሴት ልጅ ካህን አይደለም። ካህን ይሄ የካህን ነው። ካህኑ ለዋውያኑ ይብሉተ ይላል እና ሴት ልጅ ሌላውን በዳርና በዳር ያለውን ነው እንጂ ሴት ልጅ መሀሉን ወንድም ባይኖር መሀሉን ቆርጣ በራንታ እንደ ወንድ አታወጣም፣ አትጠቀምም። ይህ ክልክል ነው። በድፍኑ ትቆርጠዋለሽ መሀሉና መሀሉ ሳታለያይ ማለት ነው። ሁለት ጊዜ እንደዛ በዛ መልክ እና ይሄ ከካህናቶች የመጣ ነው። የካህን ግብር የካህን ልምድ ነው። ከቤተ መቅደሱ ከወሪቱ ጀምሮ እናቶቻችን አስፈፈ ቃላትን ደግመው ያወቁታል። አጥበው ተነጽኸው ያቺ መስዋዕት ትቀርባለች። በካህኑ በህዝቡ መሀሉን አውጥቶ ካህናቶችና ወንዶቹ በሙሉ ይበሉ ያኔ ቀምሳሉ። የመጀመሪያ እንደቆሙ የእግዚአብሔርን ቃል ጠርተው ሴቶች ግን በዳርና በዳር ያለውን ያንን ይቀምሳሉ። እንደዛ ነው የነበረ እንትናችን። እንግዲህ ወጉና ህጉና ደንቡ እንደተጣፈው እንደ ኦሪቱ ትእዛዝ።
0: እስኪ የበዓሉን በማስመልከት እንጀሉ አንድ በዓል ነክ የሆነ እስኪ ዜማ ያሰሙን።
1: እሺ፣ እንግዲህ ያው ስለ በዓሉ ያው ይሄ በዓል በሁለት አይነት ነው። አንደኛ ስለመከሩ በዓል ነው። ሁለተኛ ደግሞ ያው የመከሩ በዓል ህሌሳን ጀምሮ እስከ አለፈው እሑድ ጨረቃው ሶስት ወር ነው ህሌሳን ደክቶ እና አሁን ህሌሳን ደክቶ ሶስት ወር ባለፈው ጨረቃው እሑድ ቀን ያለፈው ዛሬ ያው ነገ ያው በየሰኔ ማይረር ብለው በዚህ ሀገር ተሰይሟል። ወይም በጨረቃው አልዋለም ወይም በፍርት አልዋለም። የኛው ደግሞ የሚቀጥለው ደግሞ አቆጣጠሩ የኛው የሰኔ ማይረር የሚመጣው ሳምንት ነው ማለት ነው። 12 ቀን ሮብ ይውላል።
0: አሃ
1: የዛሬው ግን አጓጉሉ ላይ ነው ወይ በ10 ታል ሆነ ወይም ደግሞ በጨረቃው አልዋሉትም። የጨረቃው ልክ ሰና 3 ወር የሚያለፈው እሁድ ነው የነበረ ሀሌሳ እንደክቶ እና ከግብጽ በወጡ በ3 ወሩ መምራት ሙሴ ነብዩ ሙሴ ወደ ተራራ ወጦ ያው ወሪቱን የተቀበለበት ቀን ነው። ይሄ አንዱ ነው። ሁለተኛው ደግሞ የአጸደክ ምለው የማይረብ ነዶም ይወዘወዝበት በሁለት ነው ባሉ እንግዲህ የሚጠቀሰው በመጽሐፉ ላይ እና የሰኔ ማይረብ የመጀመሪያው ጸሎት ዋዜማ የማታው እንደዚህ ይላል አጸደከሞ ማይረረ አጸደከሞ ማይረረ አጸደከሞ ማይረረ ወታበው ከዘተ አጸደከሞ ማይረረ ወታበው ፍሬ ህይወት እስያት ማይረረ ለጻድቃን እስያት ማይረራ ለጻድቃን ይላል። የጧቱ ዜማ ሌላ ነው፣ የማታው ይሄ ነው። በዚህ መልክ ነበር እንግዲህ ካህናቱ ሁሉ ተማሪውም ህዝቡም ተሰብስቦ በጸሎት በዜማ የምንቀበለው የነበረ ትልቁን አመት በዓል በየአመት በዓሉ። እነዚህ እንግዲህ ይሄ ትልቅ አመት በዓል ነው። እግዚአብሔር እንኳን እዚህ ያደረሰን ከኦሪት ዘጸአት ከምዕራፍ 19 እንዲህ ይላል የተባረክ እግዚአብሔር አምላክ እስራኤል አምላክ ለሁሉ መንፈስ እግዚኦ ለኩሉ ዘሥጋ እስትንፋስና ሥጋ የለበሰ ሁሉ የፈጠረ እስራኤል አምላክ የተባረከ የተቀደሰ ይሁን እያልኩኝ እንግዲህ ስለ ኦሪቱን እንዴት እንደተቀበለው መምህራችን ሙሴ አባ ሙሴ ነብዩ ሙሴ የሚጠቅስ ነው። በሶስተኛ ምዕራፍ 19 ቁጥር 1 በሶስተኛው ወር የእስራኤል ልጆች ከግብጽ ምድር ከወጡ በኋላ በዚያ ቀን ወደ ሲና ምድረ በዳ መጡ። ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። ራፊድ ማለት እንግዲህ በሲና ምድረ በዳ ስሟ ነው የቦታዋ። በምድረ በዳም ሰፈሩ። በዚያም እስራኤል በተራራው ፊት ለፊት ሰፈረ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም በተራራው ጠርቶ አለው ለያዕቆብ ቤት እንዲህ በል ለእስራኤል ልጆችም እንዲህ ንገር በግብጻውያን ያደረኩትን በምስርም ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣችሁ አይታችኋል። አሁንም ቃሌም በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት እሆናችሁ አደርጋችኋለሁ አለ። እንግዲህ እስራኤልን ነው ከአሕዛብ ዓለም አሕዛብ ሁሉ የተለያችሁ አድርጌ ርስት አደርጋችኋለሁ እናንተም የካህናተ መንግስት የተቀደሰን ህዝብ ትባላላችሁ በዓለም እስራኤል የእስራኤል ልጆች የምትነግራቸው ቃል ይህ ነው አለው እግዚአብሔር ለሙሴ እንዲውል አለው። ሙሴም ወጣ መጣ የህዝቡንም ሽማግሌዎች ጠርቶ እግዚአብሔር ያዘዘውን ይህን ቃል ሁሉ በፊታቸው ነገራቸው። ህዝቡ ሁሉ አንድ አፉ ነው እግዚአብሔር ያለውን ሁሉ እናደርጋለን ብለው ለጊዜው እንደተሰጡት መለሱ። ሙሴም የህዝቡን ቃል ወደ እግዚአብሔር አደረሰ። እግዚአብሔርም ሙሴን ከአንተ ጋር ስነጋገር ህዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብኝ እነሆ በከባድ ደመና እመጣለሁ አለው። ሙሴም የህዝቡን ቃል ለእግዚአብሔር ነገረ። እግዚአብሔርም ሙሴን አለው ወደ ህዝቡ ሂድ ዛሬና ነገም ቀድሳቸው ልብሳቸውንም ይጠቡ በሶስተኛው ቀን ህዝቡ ሲያዩ እግዚአብሔር በሲና ተራራ ላይ ወርዷልና በሶስተኛው ቀን ተዘጋጁ ወሰንም ለህዝቡ በዙሪያው አድርጉ አለ። እንዲህ እያለ ይቀጥላል። ማለትም እንግዲህ ያው አሁን ለምሳሌ በሰንበት ቀን ሐሙስ ጀምረው አባቶቻችን እናቶቻችን ታጥበው ተነጽተው ሰንበትን ለመቀበል ወደ ኦሪቱ ለመቅረብ ያው በንጽህና ነው። አሁን እዚህ ምንድን ነው ያለው እንግዲህ ሰውነታችንም ተነጸሁ ተቀደሱ ወደ ተራራው የሚወጡትን ከመስጠቻቸው ጋር እንዳይገናኙ ወደ ተራራው ወጥተው በንጽህና ተራራውን የነካ ሁሉ ይወገራል ነው ያለ። ይወገራል ኃጢአት የሰራ ሁሉ በንጽህና የቀረበ ግን ከተራራው ግርጌ ሆኖ ኦሪቱን ይሄን ያሉት ምክንያት ምንድነው ያላቸው? እግዚአብሔርን ካላየነው በሙሴ አናምንም ብለው ጥያቄ አቀርበው ነበር ህዝብ እስራኤል። እና ሙሴ እግዚአብሔር እንዲገጹን እንዲታያቸው ነበር ልመና አቀረበው ወደ እግዚአብሔር። ምን አለ እግዚአብሔር? ገጽን ያሉ በርግጥ ገጽን አይቶ በህይወት የሚኖር ሰው የለምና ግና እንዳይሞት ሁኔታ ታዘባ ይታያቸዋለሁና ተራራውን ግን እንዳይነኩ ወደ ላይም እንዳይወጡ ሀገርጌው ሆነው ሙላቸው ባንድነቱ ነው ያው የእግዚአብሔርን ገጽን ታያቸዋለሁ እንዳይደነግጡም እንዳይደነግጡ ንገራቸው ብሎት ነበር። እንዳደነግጡ ወፈሩን ኩሉ ወቆሙር ጠወየል ወለ ሙሴ አንተ ተናገር ሙሴ ነው ወእግዚአብሔር ይትናገር ለሙሴ። ይህን ሲል እንግዲህ እግዚአብሔር ለሙሴ ሙሴ ጋር ይነጋገራል። ሙሴ ደግሞ ለህዝቡ ይነግራል። በመካከሉ ነው ግን የሙሴን ቃልም የእግዚአብሔርን ቃልም ሲያዳምጡ ሲሰሙ ነበር። ገጹንም አንዴ ታያቸው ብልጭ ብሎ እንደነጎድጎድ እንደነጎዳ እንደመብረቅ ሆኖ ነው የታያቸው። በጣም ግርማ ነገር ነበረ። እንዳደነግጡ እያላቸው ሞቱ ወደቁ። በአርባ ቀናቸው ነው የተነሱ ሚላቸው ሙታንን ከመሬት ያስነሳ የሚለው በዚያ ነው። ስለዚህ ደን እንዳደነግጡ ብያል ነበረም ብሎ ጠይቃቸው። ምን አሉ? ከዛ ወደዛ እግዚአብሔርን ገጹን እንዳናየው አየነው እንሞታለንና እንግዲህ ምስክር እንሆናለን ለዘላለም ኦሪቱን በእጅ ለመስጠቱ በክሌ ጽላት ኦሪት በደይሁ ቅዱስ በአጥባይቱ ቅዱስ በተቀደሰው ጣቱ እፎ እግዚአብሔር ሙሴ ሰው ጋር ሙሴ ጋር ሲነጋገር ማይተናል ገጹን ማይተናል። ድግም ብናየው ግን እንሞታለን። ድግም እንዳናየው እናምናለን ምስክር እንሆናለን ለዘላለም ህጉን የሰጠ ህገ ዘላለም ብለው ተናገሩ። ነሰባው ሽማግሌዎች አብረው የቀረቡት ማለት ነው። ሁለቱ ሽማግሌዎች ሙሴና አሮንን በመናቅ በድንኳን ውስጥ ቀሩ ይላል። እነዛ ግን እግዚአብሔር መርጧቸው ነበረ ያው በመናናቅ ቀሩ። የእግዚአብሔር መንፈስ ግን በእነሱ ላይም ወርዶ ተገኘ። ትንቢት ሲናገሩ ተገኙ። ህዝቡ ሙሴን ተቆጣቸው። አለ ሙሴ ነቢይ የለም እንዴት ትንቢት ይናገራሉ ባለው ጊዜ የእስራኤል ልጅ እያንዳንዱ ሁሉ የእግዚአብሔርን ቃል ለመናገር የእግዚአብሔር መንፈስ ቢያድርበት እንዴት ተቋቋመ? ስለ እኔ ትቀናላችሁ ነው ያላቸው። ሙሴ ግን ያውቃል ያው በአመፅነት እንደቀሩ ነው እንጂ ሁሉንም ያውቃል። እና ስለዚህ በዚህ ተራራ ላይ የአውርዶ የሰጣቸው ባለፈው እሁድ ጨረቃው ሶስት ወር ነው ሀሌ ሳንጅም በወጡ በሶስት ወራቸው ነው ኦሪትን የተቀበሉ የሚለው ይህን ይመስላል። ስለ ኦሪቱ ስለ ተራራው እናቀባበል ማለት ነው። በተራራውም የነካ ፈጽሞ ይሞታል። ማንም የማንም እጅ እንዳይነካ ተራራው። ነገር ግን የሚነካው ሁሉ ይወገራል ወይም በፍላጽ ይወጋል። እንስሳም ወይም ሰው ቢሆን አይድንም በላቸው አለ። ፈአቋርጥ የመለከት ድምፅ ሲነፋ በዚያ ጊዜ ወደ ተራራው ይወጡ ነበር። ሙሴም ከተራራው ወደ ህዝቡ ወረደ። ህዝቡም ቀደሰ ልብሳቸውንም አጠቡ። ህዝቡንም በሶስተኛው ቀን ተዘጋጁ ወደ ሴቶቻችሁም አትቅረቡ አለ። እንዲህም ሆነ በሶስተኛው ቀን በማለዳ ጊዜ ነጎድጓድና መብረቅ ከባድም ደመና እጅግም የበረታ የቀንደ መለከት ድምፅ በተራራው ላይ ሆነ። በሰፈሩም የነበሩት ህዝቡ ሁሉ ተንቀጠቀጡ። ሙሴም ህዝቡን ከእግዚአብሔር ጋር ለመገናኘት ከሰፈር አወጣቸው። ከተራራውም ግርጌ ቆሙ። እግዚአብሔርን በሳት ስለወረደበት የሲናይ ተራራ ሁሉ ይጤስ ነበረ። ከርቱም እንደ እቶን ጢስ ያለ ይወጣ ነበረ። ተራራው እያለ ይቀጥላል። እንግዲህ ያው ከፈቀዳችሁ ይፈጽማለሁ።
0: ሰዓታችን እየተገባደደ ነው።
1: ጊዜ ካለ ማለት ነው።
0: ጊዜ ጨርሰናል። ሌላ ጊዜ እንደግማለን። ቄሱ ብሸት ያለው ጅግ ነው።
1: እና እንግዲህ አንዴት ቃል ምናገረው።
0: እሺ ፈጠን ብለ
1: አሁን ለምሳሌ ብዙ መምህራኖች አሉ ስለ ኦሪት የሚያስተምሩ የሚያነቡ አንባቢዎቹ ላሉ እኔ ተሰማው አንዳንድ ጊዜ ትልቅ ስህተት አለ። ምናልባት እንግዲህ ህም እንደተገኘ የሚያውቁበት ካለ እያቄ ነው ለአንባቢዎች። ኦሪት እንዴት አንቺ ይባላል ሲያነቡ ሰማቸው ኦሪት እንዲህ አለሽ ኦሪት እንዲህ አለሽ እያለ ያው አሁን ሳደበው ግን ኦሪት እንዲህ ይላል እግዚአብሔርን
0: እሺ ሌላ ጊዜ ሌላ ቀን በደንብ እንወያይበታለን። በእውነት ጥሩ ጥያቄ ነው ያቀረቡት። ሰሞኑን እንወርበታለን። ሰዓት
1: እናመሰግናለሁ።
0: እናመሰግናለሁ ክብራትና ክብራን አድማጮቻችን። እሺ በዓሉ እንግዲህ ዛሬ የሚገባው በዓሉ ኢየሩሳሌም 16 ሰዓት ከ58 የሚወጣበት 8 ሰዓት ከሩብ፣ ቴላቪቭ በ7 ሰዓት ከሩብ ይገባል የሚወጣበት 8 ሰዓት ከ18 ደቂቃ፣ ሃይፋ ከ7 ሰዓት 6 ደቂቃ ገብቶ ነገ 8 ሰዓት ከ19 ደቂቃ ይወጣል። ቤርሸባ 7 ሰዓት ከ14 ገብቶ ነገ 8 ሰዓት ከሩብ ይወጣል። መልካም በዓል ለሁላችን።

ሰቦቹም እንዳሉት እስራኤል የሽብርተኛ ሀገር ናት ሲሉ አስተውቀዋል። የብሪታንያ የፓርላማ አባልና የድሮባይን ቁጥር ስር አባል ሊሆኑተኝ በቁጥጥር ስር ከዋሉ በኋላ ወደ ሀገራቸው እንዲመለሱ ተደርጓል። ሀገራቸው ሲገቡም እንደተናገሩት እስራኤል በቃ መጫኛ ማፈኛ ውስጥ አስራን እንደቆየች በማስታወቅ ታጉረን እንደ ከብት ታጉረን ነበርን በማለት ይህን ያሉትም አንድ አብሯቸው የመጣ ጋዜጣዊ መግለጫ ሲሰጥ አብሮ ባንድ ለሰጠው ይህን ለእስራኤል ስም ሰጥተዋል። በአሜሪካ ያለው በአሜሪካና በኢራን መካከል ያለው ሰላም ድርድር አነጋጋሪ መሆኑን እንደቀጠለ ነው። መፍትሄ የለሽ ይሉታል አንዳንዶችም። የአሜሪካ በነጩ ቤተ መንግስት እንደተናገሩትም ቃል አቀባይ እንዳስታወቁትም በኢራን የሚገኘውን ኡራኒየም በማስመልከት አዲስ መመሪያ ወጥቷል የተባለ የሚነገረውን ሐሰት ነው ሲሉ አስተባብለዋል። ወሬው ሐሰተኛ ነው ሲሉ በፎክስ ቴሌቪዥን ጣቢያ ወጥተው ተናግረዋል። የዚህ አይነት ውሳኔም እንዳልተሰጠና በዙሪያውም ንግግር እንዳልተጀመረ ተናግረዋል። ፍልስጤማውያን ሽብርተኞች በተለያዩ መንገድ የሽብር ፈጠራ ስራ ለማድረግ የሚያደርጉት ሙከራ ዛሬም ቀጥለዋል። ተዋህዶ በተሰኘው መስቀለኛ መንገድ አንድ ፍልስጤም ነዋሪ በመኪና በመግጨት የሽብር ፈጠራ ሊያደርግ ሲል በቁጥጥር ስር ውሏል። የሽብርተኛ የሽብር ፈጠራ ድርጊት ሊፈጽም የነበረ ግለሰብ በክትትል ወታደሮች ባደረጉት ክትትል በቁጥጥር ስር ውለውታል። ወደ ምርመራ ክፍልም ገብቶ እየተመረመረ ይገኛል። የኪቡት ነሃል ኦዝ ነዋሪዎች ከሁለት ቅምት 7/2003 ወዲህ የሽቦትን በዓል ለማክበር እየተዘጋጁ ነው። እንደሚታወሰው ሁሉ ጥቅምት 7/2003 ዓ.ም በደረሰው ጥቃት በቀጥታ ጥቃት ከደረሰባቸው ሰፈራዎች አንዱ ይህ ኪቡት እንደሆነ የሚታወስ ነው። የዚህ ኪቡት ነዋሪ የሆኑት ሲናገሩ ምንም ነገር የተዘጋጀ ነገር እንደሌለ ሁኔታው እንዳለና እንደሚታወቀው ነገሮች ሁሉ በየቦታው እንደወዳደቁ ይገኛሉ። ቢሆንም ግን ለዚህ የሽቦቱን በዓል ለማክበር እየተዘጋጀን ነው። አሁን ያለንበት ሁኔታ ምን ማለት እንዳለብኝም አላውቅም። ማሸነፍ ነው ወይስ ምን ይባላል? በዚህ በዓል ከጥቅምት 7 በፊት ስናከብረው እንደነበረ አብረውን የነበሩ ባልደረቦቻችን ዛሬ የሉም። እነሱ በማሰብ በማልቀስ ወይስ በመደሰት በዓሉ እንዴት እንደሚያልፍ አናውቅም። ብቻ ግን በአሁኑ ሰዓት ይህን የሽቦት በዓል ለማክበር ቅድመ ዝግጅታችን አጠናቀናል በማለት ተናግረዋል። ይህን ቀላል ባይሆንም በዓሉን በደማቅ ሁኔታ እናከብረዋለን አለን። ተመልሰንም ኖረናል እንኖራለን። ይህም ለሽብርተኞች ወይም ለጠላቶቻችን ትልቅ መልእክት ነው ሲሉ ጨምሮ ተናግረዋል። የኢራን አስተዳዳሪ በሀገራቸው 440 ዩሬምን የትም ቦታ አይሄድም ሲሉ ለአሜሪካ ምላሽ መስጠታቸው ተገለጸ። ይህ ዩራኒየም በማንም ቦታ አይሄድም፣ የኢራን ሀብት ነው፣ በኢራን ይቀመጣል ሲሉ ተናግረዋል። ከዚህ ቀደም ብሎም መንግስት የአሜሪካ ካቀረበችለት የድርድር ሀሳብ መስጠታቸውን አስታውቀዋል። ምን እንኳ በፊት የነበረውን ልዩነት ቢያሸጋሽገውም አሁንም በሁለቱ ሀገራት መካከል ወደ ድርድር ወደ ሰላም ለመምጣት ከፍተኛ ክፍተት እንዳለ ተናግሯል። የሰላም ውድድሩ ለማምጣት የተጀመረውን ጦርነት ለአንዴና ለመጨረሻ ጊዜ ማቋረጥ ያስፈልጋል በማለት ኢራን አቋሟን አስታውቃለች። እስራኤልም የተባበሩት መንግስታትን የተሰኘውን ድርጅት ጋር ያላቸውን ግንኙነት እንዲያቋርጡ ማስታወቃለች። እስራኤል እንደምታውሰው IHH የተሰኘው ድርጅት ሽብርተኛ ነው ተብሎ ተወስኗል። ይህም በተባበሩት መንግስታት የምግብ የሚያሰባሳቢ ድርጅት ውስጥ ገብቶ እየሰራ እንዳለና እስራኤል የተባበሩት መንግስታት ከዚህ ድርጅት ጋር ያለውን ግንኙነት እንዲያቋርጥ የሚል ጥሪ አስተላልፋለች። ክብራትና ክብራን አድማጮቻችን በድጋሜ መልካም በዓል ይሁንላችሁ እያል የምሽቱ ዜና የስካሁኑ ነበር።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። በድጋሚ መልካም የሸቦኦት ወይም ሰኔ ማህረር በዓል ይሁንላችሁ ይላል። አሁን ደግሞ መስመር ላይ ጋዜጠኛ ጥላሁን መልኬ ይገኛል። ጥላሁን ሰላም ጤና ይስጥልኝ፣ እንደምን አመሸ?
1: ጤናችሁ መልካም በዓል። ሰላም ለእናንተም ለአድማጮችም
0: እናመሰግናለን። መልካም በዓል። በዓሉ እንዴት እያሳለፍከው ነው?
1: ቆንጆ ነው። ከቆንጆ አየር ጸባይ ሁኔታ ጋር ያው ሸቦኦትን በዓል በቆንጆ ሁኔታ ተቀብለነዋል። ቆንጆ በዓል ነው። ቤተሰብ ጋር ያገናኛል።
0: ባይሆን ኑሮ ምን ይሆን ነበር ይላሉ አንዳንድ ሰዎች። እውነት እለተ ሰንበት ባትኖር በዓል ባይኖር ኑሮ ዘመድ ከዘመድ ይገናኝ ወይ ነበር ይላሉ።
1: እውነት ነው። እኛ በዚህ ባለንበት የምዕራቡ ዓለም እነዚህ አይነት አጋጣሚዎች ካልተገኙ ዘመድ ከዘመድ መገናኘቱ ትንሽ ከብዳል። አገር ቤት እንኳን ጊዜው እንደ ጉድ ነው፣ እንደ ጉድ የሞላ። እዚህ ግን እንዳልከው ያው ሰንበት ስትመጣ ሰንበትን ምክንያት አድርጎ ሌሎች በዓላትም ሲወጡ ሲገቡ ከእነሱ ጋር ተያይዞ ዘመድ ጋር ሆነ ትጠር መጠን ብሎ አንዳንድ እንዲያውም በዛ የሚባልበት ሁኔታ ማለ። ግን ጥሩ ነው እንዳልከው ወሳኝ ነው። ባይኖር ኑሮ እንቸገር ነበር፣ መገናኘት የለም ማለት ነው።
0: በጣም በጣም በጣም ነው። እሺ፣ የአሜሪካና የኢራን ጉዳይ መቼም አነጋጋሪ ሆኗል፣ ዓለምን አስጨንቋል፣ እኛንም በመጠኑ ቢሆን እያሳስበናል። በእውነት የት እየሄድን ነው? ፕሬዚዳንት ዶናልድ ትራምፕ አቋማቸው ምንድን ነው? የእሳቸውን አቋም ማወቅ እጅግ በጣም ይከብዳል፣ ግን የግድ ደግሞ ማወቅ አለብን፣ ምክንያቱም አንዱ በአንዱ የተያዘ ስለሆነ።
1: እውነት ነው። ይኸውልህ አንዳንዶች ምን ያሉ መሰለህ፣ በይበልጥ ስለ አሜሪካ ታሪክ ወይም ደግሞ ስለ አሜሪካ በአካዳሚው ዘርፍ ማለት ነው እንግዲህ ጥናት የሚያደርጉት ሰዎች አሁን ስለ አሜሪካ ቀጣ ያለፈውን ታሪክ ወደፊት የሚሆነውን ከሙያቸው ስራቸውም ስለሆነ መናገር ይችላሉ። አሁን ያለበትን ተጨባጭ ሁኔታ በይበልጥ ዶናልድ ትራምፕ ስልጣን ላይ ሆነው ካለንበት የዓለማችን ተጨባጭ ሁኔታ ግን ስለ አሜሪካ ማወቅ ተስኖናል ሲሉ ከእነሱ አንደበት ትሰማለህ። ተመልከተ፣ እድሜ ልካቸውን አብዛኛውን የእድሜ ዘመናቸውን በዚህ በአሜሪካ ጥናት ያደረጉት ሰዎች ናቸው። ምክንያቱም ስልጣን ላይ ያሉት ዶናልድ ትራምፕ ጠዋት የተናገሩትን ማታ አይደግሙትም፣ የሚፈልጉት ምን እንደሆነ አይታወቅም። አንዳንዴ ይባስ ብሎ አረገዋለሁ ያሉትን ነገር ሳያደርጉትኝ ያልተጠበቀ ነገር ሲያደርጉ ለት ነው ግልባጭ የሆነ ነገር። ሌሎቹ ደግሞ እየቆዩ የእሳቸውን ጸባይ እየተረዱት ደግሞ ሲተነትኑ በእሳቸው ዘንድ የእሳቸውን ስትራቴጂክ ማለት ነው እንግዲህ ከቢዝነሱ አሞት ዓለም የመጡ ከመሆናቸው የተነሳ እንዴት ነው አንድን ነገር ማግኘት ሲፈልጉ ያን የሚፈልጉትን ነገር በግልጽ ያለመናገር፣ እንዲሁም ተቃሪውንና አስፈሪ የሆነውን ነገር ከዛ በኋላ ግን ወደ ውጤቱ ሲሄዱ ያው እና ይህን የመሰለ ሁኔታ አለ። ባጭሩ ከእሳቸው ውጪ ማንም ሊያቅ አይችልም የሚፈልጉትን ነገር። ይበልጥ ወዳጅ የሆኑ ሀገራት ከእስራኤል የበለጠ ወዳጅ ሀገር የለችም አይቸው ለአሜሪካ በይበልጥ በሁለቱ ባለስልጣናት ማለት ነው። ይህን ሁኔታ ስታይ ከእሳቸው ጋር ያለውን አሁን ጠቅላይ ሚኒስትራችን ከተወሰኑ ቀናት በፊት ያደረጉት የስልክ ውይይት እንኳን ራሱ በጣም እንዴት ነው ቁጣ የተሞላበት እንደነበር የሚነገርበት ሁኔታ አለ። እንግዲህ ከልብ እየተግባቡ ማለት ነው። ምን ማለት ነው? እስራኤል የምትፈልገው ሌላ ነው፣ አሜሪካ የምትፈልገው ሌላ ነው በዚህ ጦርነት። ያ ማለት የእስራኤል የምትፈልገው ነገር አለ። አሁን አሜሪካ በአቋራጭ ወደ ሰላሙ የመሄዱን ሁኔታ ያ ነው እንግዲህ በአብዛኛው እድል እየሰጠችው ያለው። ልብ ብለህ ከሆነ አይቸው ይህን የሰላም ማለት የተኩስ አቁም ስምምነቱን ከአንዴ ሁለቴ ሲሉ ለተወሰኑ ቀናት የተሰጠው ለአስር ቀን የተባለው ከዛ ሁለት ቀን ሲጨመር ሶስት ቀን ሲጨምር አሁን ከአርባ ቀናት በላይ ይህንን በራሳቸው ጊዜ ኢራን ጠይቃ ሳይሆን በራሳቸው ጊዜ የጊዜ ገደቡን ራሳቸው አሜሪካ ወይም ዶናልድ ትራምፕ ያራዘሙበት ሁኔታ አለ። ይባስ ብሎ ደግሞ ቺ እንግዲህ ከሷ መልስ የሚጠበቀው ኢራን ደግሞ ዛሬ በመንፈሳዊ አባታቸው ከተገደለ በኋላ ምትክ ያለው ሙሽታባህ የሰጠውን መልስ እንግዲህ ዛሬ ሰምተናል። በፍጹም ማለት የአሜሪካን ጥያቄ አልቀበለውም ነው። ይህን ኢራን ውስጥ የሚገኘውን የተብላለውን ኡራኒየም ማውጣት የሚል የአሜሪካ ሆነ የእስራኤል ጥያቄ አለ። ይህ ጥያቄ ጨራሽ ውድቅ በማድረግ አይ ይህ ከኢራን መውጣት የለበት ምን ማለት ነው? በአጭር አማርኛ እናንተ የምትፈልጉት የምትጠይቁት ጥያቄ መልስ የለንም፣ ጦርነት ከፈልጋችሁ ወደ ጦርነት ዝግጁ ነን ነው። ትልቁ ጥያቄ ነገ ከነገ በኋላ አሜሪካ ምን አይነት ውሳኔ ትደርሳለች? እስራኤል ደግሞ በከፍተኛ ሁኔታ ባንክሮ የምትጠብቀው አይቸውም አረንጓዴ ፍቃድ መቀበል ነው። በእስራኤል በኩል የመከላከያ ኃይሉ በይበልጥ አየር ኃይሉ በቅድመ ዝግጅት ማለት መመሪያ ብቻ ነው። ወዲያውኑ አድርጉ ከተባሉ መውጣትና ጥቃት መፈጸም ብቻ ነው። ስለዚህ አሜሪካ እንግዲህ እንዳልከው መጀመሪያ የጠየቀው ጥያቄ አለ። ምን ወዴት ይሄድን ላልከው በፍጹም የሚታወቅ ነገር የለም። ግን እንዴት ነው ተፈርቶ ተፈርየትም ስለማይደረስ እንደኔ አመለካከት ብዙ ጊዜ ባልወሰደ በተወሰኑ ቀናት ውስጥ ምናልባት አሜሪካ ያው ውድ አማራጭም ስለሌላት በይበልጥ ዛሬ ከተቀበለችው መልስ ከዚህ ጋር ተያይዞ ምናልባት ወታደራዊ እርምጃ ልትወስድ ትችላለች የሚል ሁኔታ እንግዲህ በእኔ በኩል ይኖራል። ግን እንዳል ዞሮ ዞሮ አራጊ ፈጣሪው ወይም ደግሞ መጨረሻውን ቃል ነው ውሳኔ የሚያጠለፍት ዶናልድ ትራምፕ ከመሆናቸው ተነሳ ምን ነገር አይተበ እዚህ ላይ ግን መጠቆም ያለብን አይቸው አትርሳሁን ዶናልድ ትራምፕ ያሉበት ጊዜ ማለት ነው። ደግሞ
0: አሁን እናንተ በምንወያይበት ሰዓት ዶናልድ ትራምፕ የተናገሩት ነገር አለ። ኢራን ውስጥ ያለው ኦራኒየም እንወስደዋለን በምንም ተአምር እሷ ይሄ ልትይዝ አትችልም በማለት እንግዲህ ሳቸው መልስ የሰጡበት
1: ነው። ያው ላይቸው ለዚህ መልስ ምን እንደሆነ ታውቃለህ? ካሁን በፊትም በእስራኤልም ሆነ በአሜሪካ እኮ ብዛት ያላቸው ጦሩ በአካባቢው ራሱ አካባቢው ብቻ ወደ 15000 የሚሆኑ የአሜሪካ ወታደር ጦር ኃይል አለ። 15000 ተመልከት እንግዲህ እኔ ማወራው አሁን በጦር ኃይል በነብስ ወከፍ ነው። ይሄንን አካባቢው መንግስት እንግዲህ አለ አሜሪካ ግዙፍ ነች ኃያል ከመሆኑ የተነሳ ባለማችን ወታደሮቻችን በተለያዩ አካባቢዎች ከ200 በላይ 221000 የሚሆኑ ወታደሮቿ በዓለም ዙሪያ ይገኛል። አስፈላጊ ከሆነ ከቦታ ቦታ ታንቀሳቅስበት ሁኔታ እዚህ መካከለኛው ምስራቅ አሁን እዚህ ሆርሙዝን አካባቢ 15000 ማለት ከነዛ ውስጥ የተወሰኑት ልዩ ኮማንዶ ማለት ነው ወደ ቦታው እንደውም እንደሚነገረው ከሆነ ወደ 2000 የሚሆኑ በዚህ ዙሪያ ምናልባት ካስፈለገ የአሜሪካ መንግስት ፈቃድ ከሰጠ ከእስራኤል ልዩ ኮማንዶ ጋር በመሆን የግር ጦር ወደ ቦታው በመግባት ጉዳት ሊደርስ ይችላል መስዋዕትነት ሊከፈል ይችላል። ግን ከኢራን ጋር ስምምነት ካልተደረሰ በኃይል ደግሞ ከአየር በአየር ጥቃት ሳይሆን የግር ጦር ወደ ቦታው በመግባት ነው ማውጣት የሚችል የሚባልበት ሁኔታ አለ። በእንደዚህ አይነት ሁኔታ ምናልባት ከእስራኤል ጋር በኃይል ያው ዶናልድ ትራምፕ የሚናገሩ ነበር በስምምነት መፍትሄ ካልተገኘ የኃይል እርምጃ እንወስዳለን ማለት ያው እነዚህን ነገሮች ተደምረው ነው በአየር ጥቃትም የምድር ጦርም ወደ ቦታው በመግባት ምናልባት በእንደዚህ አይነት ሁኔታ ይህንን ኢራን አሻፍረኝ ያለችውን ኡራኒየም ማለት ነው አልሰጥም ያለችውን በጉልበት ሊያወጡ አስቦ ይሆን አይታወቅም። ግን በእስራኤል በኩል ሆነ በአሜሪካ በኩል ይህ ነገር ታስቦበት ቅድመ ዝግጅት ተደርጎ ልምምድም ተደርጎበት ያው ዋጋ ቢያስከፍልም ያለ ማድረግ እንግዲህ ወደዛ ውሳኔ ምናልባት ይደረች ለዛ ይሆናል። እንግዲህ አሁን ያነበብከውን መልእክት ጽሁፍ ዶናልድ ትራምፕ ኦኬ በስምምነት ማትቀበሉትን ሀሳቤን ማትቀበሉት ከሆነ እንግዲህ የምትጠብቁት ኃይል ነው ከሚል ምናልባት ኃይላቸውን ለማሳየት እንግዲህ ወደፊት እርምጃ ሊወስዱ ይችላሉ። ያ ነው ያለው ሁኔታ። እንግዲህ
0: የሚገርም ነው ግን እስራኤል እንዴት ነው የምትመለከተው ይሄን ጉዳይ? ወዴትስ አቅጣጫውን ለሚል ምንም እንኳ የእስራኤል የጦር ኃይሎች ኢታማጆር ሹም የተናገሩት ነገር አለ እስራኤል በሁሉም መንገድ በሁሉም ዘርፍ የጦር ኃይሎቿ በተጠንቀቅ ላይ ይገኛሉ ብለው የተናገሩበት ሁኔታ አለና እንዴት ነው የምትመለከተው? እንዴት ነው የምትከታተለው?
1: ያውል እስራኤል ይህን ጦርነት እንዲያቆም ጭራሽ እንዲያውም እጄ ተያዘ ያለች ነው ማለት መንግስት በርግጥ ያው በሁለቱ መሪዎች መካከል በዶናልድ ትራምፕ እና በጠቅላይ ሚኒስትር ቢንያሚን ኔታንያሁ ያለው ወዳጅ ማለት ጠበቅ ያለና በጣም ከመቀራረብ የተነሳ ያላቸው ሁኔታ እጅና ጓንት ምን እየሰራን ነው ይላሉ። ግን ያም ሆኖ ይህ አሜሪካ በእስራኤል ላይ እንዴት ነው እንደ ማዕቀብ ማለት ይቻላል እጇን ያዘችበት ሁኔታ አለ። እንደ እስራኤል ፍላጎት ቢሆን ኖሮ ጦርነቱ ይህን ያህል ጊዜም ይህንን ከአርባ ቀን በላይም የተኩስ አቁም ስምምነት የሚባለው ነገር የተረጋጋ እንዲሆን ፍላጎቱ የላትም። ይህን በዚህ አርባ ቀናት ውስጥ አሁን እንደሚነገረው ከሆነ እንዲሁም የአሜሪካ መረጃ ድርጅቶች ይፋ እንደሚያደርጉት ከሆነ ኢራን ዳስቸው በፍጥነት ማለት ነው የወደሙባትን የጦር መጋዘኖች እየሞላች ነው። የጦር መሳሪያዎችን ባሊስቲክም በለው ይህንን ያለ ሰው አብራሪ የሚበሩትን እነሱንም በፍጥነት እያመረተችና የተጎዳውንን እየጠገነች ይገኛል። ይህንን ጊዜ እስራኤል መስጠት አልፈለገችው ነበር። ኢራን ተዳክማ ያለ ኢራን በጣም እንዴት ነው በተደናበረችበት ወቅት ያው የተለያዩ እርምጃዎችን በመውሰድ የግር ጦርም ካስፈለገ በሌሎችም ሌሎች እስራኤል የሚሆነች አሜሪካ አልተጠቀሙባቸውን ሌሎች እርምጃዎች በመውሰድ ማለት ነው ማዳከምና ከዛም አልፎ ስልጣኑንን ስርዓቱንን መገርሰስ ያነበር ፍላጎቷ። ግን የአሜሪካ መንግስት ደግሞ የራሱ ጥቅም አለው። አሜሪካ ሲባል አሜሪካ ለራሷ ብቻ ሳይሆን የአካባቢውን ወዳጅ ሀገሮቿን ደህንነት ደግሞ የእነሱን መጠበቅ ሁኔታ አለ። ልብ ብለህ ከሆነ ኢራን ታስፈራረው ምንድን ነው እዚሁ አካባቢው አሜሪካ በእኛ ጋር እርምጃ ወሰደች ትጀምራለች ማለት አካባቢው ያሉትንን የአሜሪካን ወዳጅ ሀገሮች የሚጎዱት እነሱ ነው ስትል፣ እነዚህ ሀገራት ደግሞ ስለሚያውቁ የሚደርስባቸውን ጉዳት ረባካችሁ ወደ ጦርነት ከመሄዱ በፊት መጀመሪያ የዲፕሎማሲውን ዘርፉን እስኪሞክሩት የማለት ሁኔታ አለ። ያ ብቻ አይደለም፣ ከሁለት ቀን በፊት በኢራን በኩል የተነገረው ምንድን ነው እንዲሁም ከይባያስ ብሎ ከአሁን በፊት የማታውቁትን የጦር መሳሪያ አልተጠቀምንበትን መጠቀም ማለት እዚያ አካባቢ መካከለኛው ምስራቅ ብቻ ያሉት ሀገሮች ሳይሆን ከዛም አልፎ ከሩቅ ሌሎች እንደ አውሮፓ ሀገራትን ከዛም አልፎ አሜሪካንም ጨምሮ ሊሆን ይችላል እዛም ጉዳት ማድረስ ለምንችል አሜሪካ አሁን ወደ ቶክስ ወደ ጦርነቱ ገባሽ ማለት የሚደርስባትን ሁኔታ አታቅም ማለት ነው። እዚህ ይሄን በተመለከተ ደግሞ ያልጠበቃችሁትን ጉዳት እናደርሳለን የምትዝግበት ሁኔታ አለ ይሆናል አይሆንም ያን ወደፊት ምናየው ነው። ግን ይሄን ማለት ምንድነው በራሷ ከመተማመን የተነሳ ነው ኢራን እንዳልኩ ቀደም ብዬ እንግዲህ ይሁን ከርሙዝ አካባቢ በጣም እንደ ቁልፍ በእጇ ያረቱ ትልቁን መጠቀሚያዋና ማስፈራሪያዋን ማለት ነው እዛ አካባቢ ወደ 33 የሚሆኑ ጠላትን ለመጉዳት ያዘጋጃቸው የተዘጋጁ የጦር ማለት መጉዳት የምትችልበት የጦር ቦታዎች ነበሩ። ያንን አሁን ባሳለፍነው ጦርነት በአሜሪካና በእስራኤል አብዛኞቹ እንደውም ወደ 30 የሚሆኑ ተጎድተው ነበር። እነዚህን እንደገና አሻሽላ ገንብታ ልክ ምንም ነገር እንዳልደረሰባት አሁን እንደገና ለጦርነቱ ዝግጁ ነው እያለች ነው። ውስጥ ለውስጥ ይህን የተኩስ አቁም ተገን በማድረግ ኢራን በከፍተኛ ሁኔታ እየተደራጀች እየጠናከረች ነው። እነዚህ ነገር ስታይ እንዴት ነው እንደውም እኛ አንቅላስተናል ማለት ይቻላል። በይበልጥ ደግሞ ዶናልድ ትራምፕ ምክንያቱም ሰዓቱና ወቅቱ ያለ በጊዜው እድሉ አልተጠቀሙበትም። ዶናልድ ትራምፕ አሁን ይሁን በቀጣይ ምን እንጠብቃቸዋል መሰለህ አይቸው የሚቀጥለው ወር የሞንዲያል ይሄ ስፖርት ውድድር አድማቀፍ አው ሌላው አሜሪካ ደግሞ ነጻነት ቀን ደግሞ መታከብርበት ሁኔታ አለ። እንደገና ሁለተኛው ተርማቸው ማለት ይሄናው የግማሽ ተርም ይባላል በአሜሪካ ደግሞ ህግና ደንብ ምርጫ ራሳቸው ለመመረጥ እንደገና የሚያደርጉት ውድድር አለ። እንዲያውም በሀገራቸው በደጋፊዎቻቸው ዘንድ ከፍተኛው ንጥለ እንዴት ነው ትችት እየደረሰባቸው ነው። ሌላው እኔ ጎልማሳኮ ወደ 80 አመት እየደረሱ ነው የሳቸው ልደት ቀን እነዚህ ነገሮች ተደምሮ አሁን ጦርነት ውስጥ ተገባ ማለት አሁን ባለቀ ሰዓት እነዚህን ስነስርዓቶች ማለት ነው በበልጥ ደግሞ ሞንዲያሉን ይህን የስፖርት ውድድሩን ማለት ነው በጣም ሊያንኮላሸው መጥፎ ቦታ በእርግጥ ምንም እንኳ ብዛት ያለው ገንዘብ ተመድቦበት ማለት ነው እንግዲህ እንደሚነገረው ከሆነ ወደ 40 ቢሊዮን ዶላር ማለት ነው እንግዲህ ወጭ ተደርጎበት ይህን ያን የተጋጀ ዝግጅት እንዲበል ግን እሱን ወደ ጎና አድርገው ዶናልድ ትራምፕ ጦርነቱ ላይ ትኩረት ሊያደርጉ ይችላሉ የሚባልበት ሁኔታ አለ። ግን ያንን ሁሉ ሐሳብ ውስጥ አስገብተው ነው ወደ ጦርነት እንግባ ሲሉ ምክንያቱም ስትጀምር 3 ቀን 4 ቀን ያልከው ጦርነት ከዛ በላይ ሊወስድ ይችላልና እና እነዚህን ፈተናው ውስጥ ያስገባቸዋልኝ። ስለዚህ ዶናልድ ትራምፕ ካሁን በፊት ማድረግ የሚፈልጉት ነገር ካሁን በፊት ማድረግ ሲችሉ ምክንያቶች ነውዋቸው ነው ያቆሙበት ምክንያት እንደው አይደለም ምክንያቱም የነዳጅ ዋጋ ንረትን በተመለከተ እነዚህ ጎረቤት ሀገራትን ያለውን የነሱነን ሮር እንዴት ነው የነሱን ድምጽ በመስማት አረባካቸው የሚለውን ያን አሁን ብለው ግን ያው መጨረሻው እዛው ቦታ ላይ ከተመለሱ እንግዲህ እኔ እንጃ። ስለዚህ ዶናልድ ትራምፕ እዚህ ላይ እኔ እንጃ ማካሪም በለው ብሳቸው አመለካከት የሚፈልጉትን ነገርም ካለማወቅ ብዙ ነገሮች አሉ። እዚህ ላይ ደግሞ ረሳት የሌለበት ሌሎችን ሀያል ደግሞ አትርሳ ቻይና ጋር ሩሲያ ጋር ያለውን ተጨባጭ ሁኔታ ለምሳሌ ባለፈው ሳምንት ቻይና ጋር ከቻይናው መሪ ጋር ተገናኝተው ውይይት አድርገዋል። ምን እንኳ በኢኮኖሚ ዘርፍ የተለያዩ ስምምነት ላይ ቢደርሱም እነዚህ ነገሮች ሂሳብ ውስጥ ገብተው ለተወሰነ ጊዜ ተስፋ ሰጠው ነበር። አሁን ባለንበት ተጨባጭ ሁኔታ ግን ኢራን በፍጹም ካለች ለአሜሪካ ምን አማራጭ ይኖራል? ምን ምክንያት ይኖራል? ስለዚህ ያለው አማራጭ ምናልባት ወደ ጦርነት ነው። ካልሆነ ደግሞ መንበርከክና ኦኬ ኢራን የምትለው ነገር ተቀብያለሁ ተሸንፊያለሁ ብለ እንግዲህ እጅ መስጠት ነው ማለት ነው
0: ይላሉ ብለ ታስባል።
1: አይመስለኝም ምክንያቱም ወደዚህ ቦታ ሲገባን በተደጋጋሚ እናገረው ነገር አለ። አሜሪካ በዚህ ጦርነት ብዙ በቀን ራሱ ከ1.9 ቢሊዮን ዶላር ወጪ ታደርጋለች። ይሄን ያህል ቀን ተመልከት እንግዲህ ወደ ሁለተኛ ወሩን እየተጣጋ ነው። እና ብዙ ብር አፍሳ የምትፈልገውን ቦታ እቅዷ መጀመሪያው ያን ቦታ ተቆጣጥራ የዛ ቦታ በይበልጥ ደግሞ የነዳጅ ምርት ለዓለም ገበያ በጃዙር ቻይናና ሩሲያን በቁጥጥር ስር ለማድረግ የምታደርገው ሁኔታ ነው። እንደሚመስለኝ ከሆነ ከቻይና ጋር በነበራቸው ስምምነት ምናልባት ዓለምን የመከፋፈል ሁኔታ ውስጥ ለውስጥ የተነጋገሩት ነገር ይኖራል እያስባሉ ምክንያቱም ቻይና ታይዋንን ለመያዝ በከፍተኛ ሁኔታ ሌት ተቀን የምትሰራበት ህልሟ ይሄ ነው በውስጧ ለማስገባት። አሁን አሜሪካ ከለላ ሁና ታይዋን እንዳትደፈር የምታደርገው አሜሪካን እስካሁን ድረስ ቻይና እጇን ማዘረጋው በአሜሪካ ፍራቻ አሜሪካን ስትፈራ ነው። አሁን ግን እጀን አንተቻ ሎካልቻ አሜሪካ ለጥቅም ስትል እንግዲህ ታይዋን ተሸጠሽ ማለት ነው። ያው የቻይና ክልል ሆነሽ ማለት ነገ ሩሲያ ዩክሬንን በእጇ ማስገባት ስትፈልግም በእንደዚህ አይነት ሁኔታ አሜሪካ ደግሞ ኢራንን በኢራን በኩል ፍጹም ማለት ለምሳሌ ዶናልድ ትራምፕ በነበራቸው ጉብኝት በቻይና ከመሪው ጋር የቻይና የጦር መሳሪያዎችን ወደ አሜሪካ እንዳትልክ የሚል ውሳኔ የደረሱበት ሁኔታ አለ። እርዳታ እንዳትሰጥ ምክንያቱም ከአሁን በፊት በሳተላይትም ሆነ የተለያዩ መረጃዎችን በመስጠት የጦር መሳሪያዎችን በመላክ ቻይና ለኢራን ከፍተኛ ሆነ የጦር መሳሪያዎችን ያበረከተች እየሰጠች ትገኝ ነበር። አሁን ይሄን ነገር እንድታቆም ስምምነት ደርሰዋል። ዶንትራ ምን እንዳሉ ታቃለ ሲመለሱ ወደ ቤታቸው ምናልባት ታይዋን በቀጣይ ማለት ነው ለአለማገዝና የጦር መሳሪያዎች ላለመስጠት ምናልባት ልንወስን እንችላለን ያሉበት እንዴት ነው ሙሉ በሙሉ ባይናገሩም ባጭር ተናገሩብን። እነዚህ ነገሮች ምንድነው? እነዚህ ሶስት ሃያላት ዓለምን እንግዲህ ያንዳንዱ የሚፈልገውን ነገር ማስገባት ሲፈልግ አንዱ ሌላውን የመሸጥ አሜሪካ ታይዋንን የመሸጥ ዩክሬን ደግሞ በሩሲያ ውስጥ እንድትሆንና ያው የምዕራብ ዓለም አውሮፓ ነው በአብዛኛው የሚያስጨንቀው በይበልጥ ደግሞ አሜሪካ ደግሞ ሃያል አለ ኢራንን ደግሞ አሜሪካ ተቀብ እንደዚህ አይነት ሁኔታ ነገሩን ሊቋጩት አይታወቅም። ግን ኢራን ከሰጠችው መልስ ጋር ተያይዞ በቀጣይ ምናልባት ዶናልድ ትራምፕ ይህን ያህል ወጪ አውጥተው እንዲሁ ይንበረከካሉ አይመስለኝም። በሌላ በኩል ደግሞ የጊዜ ገደብ አለና ነገሩ ይወጥራቸዋል። ነገ ከነገ ወዲያ የምናየው ነው አይቸው።
0: እሺ ጥሌ ለሰጠን ማብራሪያ እጅግ በጣም እናመሰግናለን።
1: አመሰግናለሁ። መልካም በዓል።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ አቶ የኔሁን ከዳሙ ጋር ቆይታ እናደርጋለን። አቶ የኔሁን እንግዲህ የእህታችን አርቲስት ሳባ የኔሁን ከዳሙ አባት ናቸው። ከዚህ ዓለም በሞት ከተለየችን 2 ዓመት አለፈው። ተናስተልኝ አቶ የኔሁን ከዳሙ እንደምናመሹ?
1: ተናስተልኝ ሻለቃይቸው እንደምን ዋልክ? እንደምን ዋላችሁ?
0: እናመሰግናለን ደህናንን። እንዴት ነው ትርሶ? እንግዲህ አንተ ይያልኩ ላውራ እዚህ ፈቀድልኝ እንግዲህ አባቴ ነህ።
1: አይ በሚገባ እኔ ማንቱም ይለኝ በጣም ያስረጀኛል ይመስለኝ። በመጀመሪያ ለዚህ ለቤት እስራኤሉ ማህበረሰብ የከበረ ሰላምታዬ ይቀርብልኝ ይድረስልኝ። ሀግሻቦ ሰሚያህ መታናት ኦሪት ትልቅ ባል ነው እንግዲህ እየገባ ያለው። ከዚህ ባል ደግሞ ትሩፋት እንድናገኝ የአብርሃም አምላክ ይርዳን። አሜን። ሀገራችን ሰላም ያድርግልን። እንዴት ናችሁ?
0: እኛ ደህና ነን እግዚአብሔር ይመስገን። በጣም በሚገርም ሁኔታ 2 ዓመት አለፈው።
1: አዎ 2 ዓመት ከ3 ወር ከምናምን ቀን ሆኗል። አርቲስት ሳባ ያቺ መልካም ፉልቅልቅ የሆነች ወጣት አዛኝ የዋህ ለጋስ ትጉ ሰራተኛ ደግሞ እንደገና ደጋግማ 50 ልጆቿን የወለደች የ3 ልጆች እናት 4ኛ ልጇን የ5 ወር ነፍሰ ጡር ሆና ነው እንግዲህ ለዚህ መከራ የተጋለጠችው። እቺ ልጅ ከወልደቷ እስካለፈችበት ቀን ድረስ በፍጹም ሀብታም የዋህ አንድ ቀን ፊቷን መከፋት ማታሳይ የዋህ ሰውን በፍጥነት ቀርባ እህት ወንድም የምታደርግ አባት እናት የምታደርግ ቤት አያያዝ አዋቂ ቤቷ የእሷ የአንዲት ወጣት ቤት አይመስልም። በጣም በስራ ቦታዋ ሁሉ የተከበረች እና የተወደደች ልጅ ነበረች። አዎ እንዳልከው 2 ዓመት ከ3 ወር ሆነ።
0: በጣም የሚገርም ነው በእውነት ጊዜው እንዴት እንደሚሮጥ እንዴት እንደሚሄድ
1: እና እኛም እድሜ እንደዚህ ነው የሚቀላጠፍ። እሺ

0: እንግዲህ የሳባ ሙዚቃ ነበር። ምን ተሰማ?
1: ምን ታረጋለ? እቺ ልጅ የነበራት ተስቶ ከዩኒቨርሲቲ ትምህርት ቤት ጀምራ የዩኒቨርሲቲው ማህበረሰብ የሙዚቃ ዝግጅት በሚኖርበት ጊዜ እሷ መድረክ ላይ ወጣ ስትፈለቀለቅ የዩኒቨርሲቲው ፕሬዝዳንት ያንገቱን ሀብል አውልቆ ነበር የሸለማት። የዩኒቨርሲቲው አስተማሪዎቿ፣ ጓደኞቿ፣ አድናቂዎቿ በጣም ከፍተኛ እንትንና በባንክ ማኔጅመንት ተመርቃ ለስራ ተወዳድራ አልፋ ነው እንግዲህ ወደዚህ እኔ ሞት ጠራት ነው የምለው ወደዚህ ሀገር ይው ባለቤቷ ጋር ወደዚህ ሀገር መጣች። ከመጣችም በኋላ እንዳልኩት ደጋግማ ወልዳ ጥሩ ቤት ዛ ከዚህ ከእስራኤሉ ማህበረሰብ ጋር አብሮ ተወልዳ እንዳደገች ነው። በጣም የሚገርምህ እቺ የኛ ህፃን ሃይማኖት ተሰውራ በቀረችበት ወቅት ያጫወተችን ነገር ነበር። በግሩፕ ሆነን ለዚህች ልጅ 50 ሺህ ብር በላይ ጠበቃ ቁሜ በደንብ አኪራ እንዲደረግ ማድረግ አለብኝ። ይሄ ትልቅ ጥቃት ነው። እንዴት ነው ተሰውራ መትቀረው በዚህ በሰለጠነ ሀገር በሄሊኮፕተርና በጂፕ በሚፈለግበት አንድ ሰው ጠፋ ተብሎ እንደ ቀልድ ለምን እቺ ልጅ ጠፍታ ትቀራለች? እስከዚህ ድረስ ነው እስራኤል ባላት በሚሆኑበት ጊዜ በየማዶኑ ባልን አድምቃለች። ይሄንን አድናቂዎቹ ሁሉም ያውቁት ነው። ሌላው በዚህ አጋጣሚ ሻለቃይቸው ለዚህ እስራኤል ሀገር ለሚኖሩ ብርቅዬ አርቲስቶች ወንድምና እህቶቿ ለኔም ልጆቼ በጣም በዚያ በአዘኑ ጊዜ ልባቸው ተሰብሮ እንባቸው እንደ ጎርፍ ከመሩም በላይ ለእኛ ከፍተኛ የሆነ የገንዘብ ድጋፍ አድርገው አበረታተውናልና ምስጋናዬን ብታደርስልኝ በጣም በጣም ደስ ይለኛል።
0: ደርሳለሁ።
1: የእስራኤል ማህበረሰብ ሁሉም ዳር እስከ ዳር ድረስ እንኳን የሚያውቃት በስራዋ የማያውቃት ሁሉ በልጅነቷ በዚህ ባጭር በመቅረቷ እጅግ በጣም ልቡ ተሰብሮ የእስራኤል ማህበረሰብ ይሄ የዋህ ደግ ህዝብ በእውነት ነው የምልህ፣
0: እውነት ነው።
1: አሁን ዛሬ እንደዚህ ይሄን ፕሮግራም በማሰብ ወደ የከተማ ዋትስአፕ ግሩፕ ምናምን ሲላክ እንደገና እንደ አዲስ ነው ያደረገው ሰው። ሌላው ምንድነው አሁን ይሄን ነገር ያስታወስነው በዚህ አገር ባህር መሰረት 7ቱም አመታቱም 30ውም 12ቱም ተከብሯል። ደግሞ አሁን አብዛኛው ቤተሰቧ ኢትዮጵያ 97-98% የሚሆነው ቤተሰቧ ጎንደር፣ ባህር ዳር እና አዲስ አበባ የሚኖር ነው። አሜሪካም አሉ ትልቅ ወንድሟ ፕሮፌሰር ዮሐንስ ገዳሙ እና ሳምራዊት እህቷ አሜሪካ ነው የሚኖሩ እና እነሱ ሁሉ በሚገኙበት አዲስ አበባ ያሉ አድናቂዎቿ አርቲስቶች ለምሳሌ እነ ፍቅር አዲስ ነቃጥበብ እነ ማናት አፈወርቅ ስሟን ጥራልኝ እባክህ
0: ያቺ የማዲንጎ አፈወርቅ ትግስት
1: አፈወርቅ ተባረክ። ማዲንጎ እንዲሁ ባጭር ነው የተቀጨው ወንድማችን እጅግ ታላቅ አርቲስት ነበረ። ለሱ 6 ወር ጥቁር ልብስ ለብሳለች። በጣም ቤተሰቦች ነን እኛ ቤተሰቦቹ አባላት ናቸው። እና በብርሃኔ እቺ የምታድግ ታላቅ ልጅ ናት ብለው የሚያደንቋት የወዷት የነበረ እነሱ ሁሉ በተገኙበት እንግዲህ መቆዶኒያ የአረጋውያን መረዳጃ ማህበር ማነው ተቋም 1500 ሰው ተጋብዞ እዛ በጣም ከፍተኛ ረሃብ ላይ ያለው ወገን ነው እዛ የሚኖረው እንደሚታወቀው በሰው እጅ እንትን ብሎ እና አሁን እኛ ነጭ ለባሽ ጋብዘን ፍሪዳ ጥለን ከምንል መጀመሪያ እዛ ላይ እንግዲህ ወደ 450-460 ብር ወጪ ተደርጎ እዛ ላይ ይጋበዛሉ ምሳ። ያ ከሆነ በኋላ ጸሎት በሚደረግበት ቦታ ደግሞ ከብት አርዶ ከፍተኛ ህዝብ ደግሞ እዛ ያለው ይጋበዛል። ከዛ ተመልሰን ደግሞ ይሄ ጠቅላላ ቤተሰቡ ባለበት ድንኳን ተጥሎ ለ3 ቀን ያህል እዛ እንደዚሁ ነፍሲ ማር እየተባለ ቤተሰቡ ይገናኛል በሷ ምክንያት ማለት ነው። እና
0: እጅግ በጣም
1: በዚህ አጋጣሚ እንደው በአጋጣሚ እንደ ቀልድ ወደ ኢትዮጵያ ሄደ ሰው እንግዲህ የዛሬ ሳምንት ነው ፕሮግራሙ እዛ በአጋጣሚ ሄደ ሰው መቼስ እዚህ እስራኤል ብሎ ተጠርቶ ሁሉንም እጠራዋለሁ እዚህ ያለውን ደስ ይለኝ ነበረ። ግን በዚህ ሀገር የስራ ባህል መሰረት የሰላሙም ሁኔታ የምናውቀው እዛም እዚህም ችግር ስለሆነ ሰው መቼስ ለዚህ ጥሪ ተብሎ እዚህ ሀገር እንኳን ባር ሚጽዋና ሰርግ መድረስ የሚያቅተናለን።
0: እውነት ነው።
1: ነገር ግን በአጋጣሚ ያ ለስራ ጉዳይ በተለያየ መንገድ እዛ ሄዱ ሰዎች ቢኖሩ እስራኤል ቢስራኤል ወገኖቻችን እዛ ቢታደሙ ታሪኩን ቢያዩ ግብዣውን ቢያዩ ደስታውን አልችለው።
0: እንግዲህ መልእክቱ ጥሪው ግልጽ ነው። እግዚአብሔር ይስጥልን እናመሰግናለን። አቶ ወይኔ ይሁን ገዳሙ የሳባይን ይሁን አባት የታችን አርቲስት ሳባ ነፍሷን ይማር። በእውነት
1: አመሰግናለሁ። በተለይ ሻለቃ ለአንተና ለሰጠኝ ትንሽ እህታችሁ ማለት ናት የውስጥ ፍቅር ያላችሁ እንደ ትንሽ እህታችሁ የምታዩዋት የምትንከባከቧት ምሳሱላት የነበረናችሁ እነ ወርቅነሽ እንዲሁ የዋሆ ወንድማችን የሻየው ደጉ በጣም ልባችሁ ተሰብሮ በጊዜው እንትን ስላላችሁ ምስጋና ይድረሳችሁ። ጠቅላላ ለዚህ የተከበረ ቤተ እስራኤል እግዚአብሔር አምላክ ከኔ የደረሰ እንዳይደርስበት እመኛለሁኝ። አገረ እስራኤልን ሰላም ያድርግ፣ ዙሪያውን ሰዓት መሐሯን ገነት አድርጎ ይጠብቅልን። መልካሙ አገር ኢትዮጵያንም ሰላም ያድርግልን። መልካም አገር ናት፣ ትልቅ አገር ናት ኢትዮጵያ። ሰላም ያድርግልን። አመሰግናለሁ ሻለቃ።
0: እግዚአብሔር ይስጥልን ነፍሷን ይማር እህታችን የአርቲስት ሳባን ገዳሙ ነፍስ ልጆቿን እንግዲህ ያሳድግላት፣ እሷ መጠሪያ ይሁኑ። እናመሰግናለን። አሜን።

0: የተከበራችሁ አድማጮቻችን በድጋሚ እንግዲህ የህታችን አርቲስት ሳባ ነፍሲ ማርያም አሁን ደግሞ ወደምቀጥ ፕሮግራም እናልፋለን። በአዲስ አበባ በኢትዮጵያ በባህር ዳር ውስጥ ሙላለም አዳራሽ የሚል እንደተሰየምናቃለን ሙላለም ማን ነው ምንድን ነው በሚለውም ካለፈው ሳምንትም ተባለፈው ግዜ ተወያይተን ነበር። በዚህ ዙሪያ እንግዲህ አዳዲስ ነገሮች አሉ። ይህ ፕሮግራም እንግዲህ አሁን የሚተልፍላችሁ ቀደም ሲል በአሉ ከመግባት በፊት ከጠበቃ አቢቢቶ ጋር የነበረ ቆይታ ነው። ህግ ባለሙያ ጠበቃ አቢቢቶ ጋር እንነጋገራለን። ደህና ይስጥልኝ አቢ፣ እንደምን ዋልክ? እንዴት ነህ? ደህና ነው ወይ?
1: ደህና ይስጥልኝ አይቸው፣ እንዲሁም አድማጮቻችን
0: ሁሉ ሰላም ነው? እንዴት ነው የአየሩ ጸባይ? ነው እየተቀያየረ ትንሽ አስቸጋሪ ነው አሁን?
1: ኧረ በጣም ጥሩ ነው። ሰላም ካለ የአየሩ ጸባይ ሊረብሽ አይችልም። ሙቀት ሲሆን ነው። ሰለጠን ሀገር ነው ያለ ነው። ማዝጋን ኤር ኮንዲሽን አለ። በመኪናውም በቢሮውም በቤትም ተመስገን ተመስገን። እንኳን እዚህ ሀገር አደረሰ።
0: አላማረርም ነው?
1: ኧረ በፍጹም።
0: አይ መልካም ነው መልካም ነው። እንግዲህ ከአንተ ጋር ልንወያይ ያሰብኩት ወይም ያቀርኩት ባለፈው ሳምንት ስለ አንድ ጉዳይ ተነጋግረን ነበር። መቼም አንዳንድ ጊዜ የሆነ አንተ የአንድ ለአንተ የሆነ ነገር ዞሮ ዞሮ የትም ይምጣ ይስብሃል፣ ይወስድሃል። ያ ነገር ያንተም ነው። ያ ለማለት የፈለግኩት ምንድን ነው እንግዲህ በተለይ በኢትዮጵያ በነበርንበት ሰዓት ያው የኛ አንድ ወንድማችን ሙሉ ዓለም የድህን ቆይ ሙሉ ዓለም የትግል ስሙ ነው ብለኸኛል። የትግል ስሙ ነው ብለኸኛል። እና የእሱን መታሰቢያ በማለት ባህር ዳር ውስጥ ሙሉ ዓለም አዳራሽም ይባላል። በዚህ ዙሪያ አንዳንድ ነገሮችን ልናደርግ ነው ብለህ አናግረኸኝ ነበር። ያው በወቅቱ ሄዳችሁ ያ አዳራሽ ለእናንተ ወይም ለእኛ ያው እንግዲህ ለእናንተ እናንተ ምንም ብታስመሰክሩትም በአጠቃላይ ለኢትዮጵያ ይሁዳውያን ይህ የእደ ጥበብ ማዕከል እንዲሆን የተወሰነበት ሁኔታ አለና ምን ደረጃ ላይ ደረሰ? እንደው እስኪ እንደው ላልሰሙት ወይም ለማያውቁ አድማጮቻችን እንደው በዚህ ዙሪያ እስኪ ትንሽ እንበልና ወደሚቀጥሉ ታቀደው ፕሮግራም እንመጣለን።
1: አዎ እንግዲህ ከሁሉ አስቀድሜ በጣም አመሰግናለሁ። ምክንያቱም ይሄ ጉዳይ ሙሉ ዓለም የሚባለ ኢትዮጵያ ዛማራ ሀስ የተሰዋ ቢሆንም ቤተሰብ
2: ኪርያት ሽሞና ይከንሱ ለመርካፈ ሙጋን
1: የሞቱ 13 የሞቱ ነበሩ ብአዴን ከሚባለው ድርጅት ውስጥ ሙሉ ዓለም ጀምሮ እና በአመት አንዴ የሰማዕታት ቀን ተብሎ ይከበር ነበር። ሙሉ ዓለም እና አንድ ታጋይ ዘመድ የሌላቸው ማይታወቁ ተብለው ያው በትግል ስሙ ሙሉ ዓለም አበበ በልጅነት ስሙ ደግሞ አዳነ ስብሐት ሰንደቄ ነው የሚባለው እና ይሄንን በ2018 ባህር ዳር ሄጄ ከባለስልጣን ጋር ስንገናኝ ይሄን ሲነግሩ በጣም ስሜታዊ ሆነ።
0: ለምን ግን ይህን አሰብክ? አንተ የቅርብ ዝምድና አለ ታውቀው ነበር ወይስ በትግል ያኔ አብራችሁ ወጣችሁ ነበር ከሱ ጋር?
1: አንደኛ ውዛባ የሚባል ቀበሌ አብረን ነው ያደግነው። እኔ በእርግጥ እድሜ ከፍላለሁ። በሁለተኛ ደረጃ 69 እና 70 እንደ ኢትዮጵያ አቆጣጠር በአካባቢው መቼም ወጣት ሆኖ ተማሪ ሆኖ የሀፓ ውስጥ ያልገባ ብዙም አልነበረም። በድርጅት ስራ ተገናኝተን በሁለት ነገሮች በጣም አውቀዋለሁ። እሱ አንደኛ ከአምቦቨር ወደ በለሳ የሚሄደውን የድርጅቱ ምስጢራዊ ደብዳቤዎች ህፃን ስለሆነ ማንም አይጠረጥረውም እንዲያመላልስ፣ ሁለተኛ ደግሞ ከበለሳ የሚሄደውን ወደ ደንቢያ ዙሪያ በማድረግ በሁለተኛ ደረጃ ለአካባቢው ህዝብ ወይም ተማሪ ደግሞ ንቃት እንዲኖር በኢህአፓ ፕሮፓጋንዳ ላይ እጅ ጽሁፍ በጣም ስለሚችል እና ጽሁፉ ደህና ስለሆነ እሱ ተመርጦ እንደዚያ ይሰራ ነበር። በሶስተኛ ደረጃ ደግሞ የጠዳ ወረዳ ህዝብ በበለሳ ላይ ለመዝመት በአካባቢው ባለስልጣናት ሲወሰን ይህም ማክሸፍ አለብን ብለን እንደዚህ ያለ ነገር አለና እስቲ ደብዳቤ አዘጋጅ ብለን ነገር ነው። በራሱ ሀሳብ ደብዳቤውን አዘጋጅቶ የድንሽ ማህተም ቀርጾ ኢህአፓ የሚለውን እንደዚህ አድርጎ አዘጋጀ። እኛ ደብዳቤውን በየገጠሩ በየቤተ ክርስቲያኑ በተነ እና እንትኑ ከሸፈ። በዚያ ነው የማውቀው። አብረን ደግሞ ወደ በረሃ ወጥተናል። ስለዚህ ከ7-6 ዓመት በፊት ቤተሰቦቹ ጠርተውና ስብሰባ ናታንያ ስንሰበሰብ ይሄ ጉዳይ ቀረበ እና እንግዲህ አብረን ወጥተን መቼም አንዱ ሟች አንዱ ቀሪ ሆነን እኔ እዚያ ሀገር ስመጣ እሱ ግን ሞተ የሚባል ነገር ደረሰን። ከዚያ ደግሞ አዳራሽ ሰርተውለታል ሲባል በዚያ ነው እዚህ ሁሉ የደረሰን።
0: በሚገርም ሁኔታ ግን ጥሩ ቦታ ደርሶ እንደነበር በትግሉም መጨረሻ ላይ እስከ አዲስ አበባ ከተማ ከንቲባ የነበረበት አጋጣሚ ነበር። እስራኤል ሀገር መጥቶ ጉብኝት ያደረገበት ወቅትም ነበር መሰለኝ ባልሳሳት። መጨረሻ ላይ ነገሮች እንደታሰቡት አልሄዱምና ወደ ባህር ዳርም እንዲመለስም ተደርጎ እዛም እንዲሰራ ተደረገና የአሟሟቱ ሁኔታስ እንዴት ነበር? እንዴት ምንድን ነው የተባለው? መጨረሻ ላይ
1: እንግዲህ አሟሟቱ እኛ ባደረግነው ክትትል በመንግስት ሻጥር የሆነ ጉዳይ ነው። እሱ ደብረ ማርቆስ ቤተ መንግስት የአማራ ክልል አጠቃላይ የፓርቲው ዋና ጸሐፊ ሆኖ ጉዳዮችን በማስፈጸም ላይ ካሳለ ባህር ዳር የነበሩ ባለስልጣናት ሹፌሮንና የጸጥታ አባላትን እሱም ይጠብቁትን በአስቸኳይ ባህር ዳር ትፈልጋላችሁ በማለት አስገድደው እንደወሰዷቸውና እዚያ ገዳይ ቡድን ተዘጋጅቶ ቦምብ ያስቀመጠ ምናምን እንደነበር እዚያም እሱም ወዲያው አልሞተም ቆስሎ ነበር እንትን ያለው እና ኑዛዚ አድርጎ ነው የሞተ። እኔ ቤተ እስራኤል ነኝ አስክሬኔን ወስዳችሁ ወግሎ ጠዳ ዙሪያ የሚገኝ ከአባቴ ዳር ቀበሩ ስላለ በስነ ስርዓት ጠዳ ወስደው ወግሎ ወስደው የአካባቢው ክርስቲያን አባቱ የሚያውቅ ዘመዶቹ የሚያውቁ በሙሉ ቁሞ አስለቅሶ ቀበረ። ይህን ለማድረግ አዲስ አበባ ነብሱን ይማረው እንጂ ሁሉም ሙተዋል። ሙሉ አለም አስረስ የሚባል ነበር የሙሉ አለም ያክስት ልጅ ያለ ያክስት ልጅ በዛንሽ ሞላ የምትባል እንደገና ደግሞ ጨፎ ሲሳይ የሚባል ነበር ጎንደር ዙሪያ የሁለቱን ስምና ቴሌፎን ሰጥቶ ስለሞተ በዚያ መሰረት ወግሎ መጥቶ ለመቀበር በቅቷል። ከዚያ በኋላ እንግዲህ ወያኔ ያውቅበታል የሚፈልጉትን አስወግደው እንደገና የህዝቡን ድጋፍ ለማድረግ ይሄ ለማግኘት ይሄን አዳራሽ ሰርተዋል። ትልቅ አዳራሽ ነው፣ በእውነትም የሚመጥን ነው። ለምን ሙሉ አለም የስነ ጽሁፍ ሰው የኪነ ጥበብ ሰው ስለነበር ያን ስሙ እንዲጠራ አድርገዋል ማለት ነው።
0: አሁን ይሄ አዳራሽ በአሁን ያለበት ሁኔታ ምንድን ነው? በምን ደረጃ ላይ ነው ያለው?
1: አዎ እንግዲህ አዳራሹን እኛ ባለፈው እንዳልኩ ሄደን ከመንግስት ጋር ተስማምተን መሀንዲስ መርጠን ከመንግስት ጋር አገናኝተን የመንግስት አካላት ቦታውን እንዲቆጣጠሩ ስራው እንዴት እንደሆነ እኛ ደግሞ ገንዘቡ እንድናወጣ ባደረግነው ስምምነት አሁን ሁለተኛውን ዙር ሰደን የህንፃው ጥገናና ቀለም የጥራናው ጥገና በቅቷል። የቀረው እንግዲህ ከህንፃው ላይ የሙሉ አለም አበበ አዳነ ስባትን ፎቶና ስም በእንግሊዘኛና በአማርኛ በዲጂታል አዘጋጅቶ እዚያ ላይ ለማድረግ ነው የቀረው። አንድ ከዚህ ላይ በእውነት ማለት የምፈልገው እንደዚህ የእኛን ወይም በሬዲዮ በቴሌቪዥን ወይም በቃል የሰሙ ሰዎች ልክ ያንን ቦታ እኛ ተረክበን በየአመቱ ማደስ እንዳለብን በየአመቱ ምን ማድረግ እንዳለብን የሚሉ ያስቡ ሰዎች አሉ የሚጠይቁ። ያደረግነው ስምምነት ንብረትነቱ የአማራ ክልል ህዝብና መንግስት ነው፣ ግን ሙሉ አለም የታገለው እንኳን ለኢትዮጵያ ህዝብና ለአማራ ህዝብ ቢሆንም መስዋዕት ቢከፍልም ቤተ እስራኤል በመሆኑ የክልሉ መንግስት ሲያውቅ እንግዲያ ከእናንተ ጋር መስራት እንፈልጋለን፣ ይሄ የቱሪስት ፍሰትን ሊጠብቅልን ይችላል፣ ከእስራኤል ጋር ደግሞ ብዙ መተባበር የሚገባን ነገር አለ፣ በተለይ ቤተ እስራኤሎች ትውልዳቸው ኢትዮጵያ ስለሆነ እዚያ ሀገር መተው ዜግነት ቢቀበልም በየጊዜው እርዳታም በግልም በቡድንም እየሄዱ ስለሚያዩ ይሄ ቦታ ከእናንተ ጋር ትብብር እናደርጋለን በሚል መንግስት ያን ቦታ ኃላፊ ያለው ሰራተኞች አሉ፣ ዘበኛ አለ፣ የሚለቀቅ ነገር አይደለም፣ የመንግስት ንብረት ነው። ስለዚህ አሁን እኛ ከዚያው ጋር አብረን ተጣምረን የቤተ እስራኤሉን ታሪክ ከዚያ ውስጥ አስገብተን ለወደፊቱ ህዝብ ለህዝብ የሚለውን ውይይት የምንቀጥልበትን መንገድ ስለምንፈልግ በዚያ አጋጣሚ ምሁራን የሆናችሁ ጋዜጠኞች፣ ስለ ኢትዮጵያ ይሁዳውያን ብዙ የምታውቁ ሰዎች እንገናኝ፣ ታሪክ እንጻፍ፣ በቪዲዮ እንቅረጽ፣ በጽሁፍ እናቅርብ፣ ከዚያ ቦታ መቀመጥ አለበት።
0: ይሄ ቦታ እንግዲህ እንዳልከኝ አዳራሹ በጣም ትልቅ አዳራሽ ነው፣ ሰፊ ነው። ንብረትነቱ ምንም የመንግስት ቢሆንም ያ አዳራሽ እንግዲህ ለተለያዩ ሙያዎች ለተለያዩ ስራዎች እዛ የሚያገለግል ነው። በተጨማሪ ደግሞ ቢያንስ እንግዲህ ያው ሙሉ አለም ይሁዲም ስለሆነ የይሁዳውያን ኢትዮጵያዊያን ታሪክ ዛ እንዲሰፍር እንዲቀመጥና ያው ከዚህኛ ምንሄድም ሌሎችም የመጡ እንዲጎበኙት የሚደረግ ተደርጎ የታሰበ ነው ማለት ነው።
1: አዎ በቅርብ ቀን ይሄን እንደጨረስነ ሄደን እናስመርቃለን። አሁን የክልሉ መንግስት ምርጫ ላይ ሆኖ ነው እንጂ ከሚከተለው ወር ጀምሮ የምስጋና ደብዳቤና የውቅና ደብዳቤ ይሰጡልናል። ይሄን ይዘን በውጭ ጉዳይ ሚኒስቴር በእስራኤል ኤምባሲና በኢትዮጵያ ኤምባሲ ነገር ለመቀያየር እቅድ አለ። የትምህርት ሚኒስቴርም ይገባበታል። ምክንያቱም መኮረናው በፊት የኛ ወጣቶች በትምህርት ጎበዝ ይሆኑ እንደ ፕሮጀክት አለም የሚባሉት ወጣቶችን ወደዚያ እየሰደዱ የትውልድ ቦታቸውን አይተው መጨረሻ ላይ በአርዳር ፋፋቲውን አይተው ኢትዮጵያን ጎብኝተው እንዲመጡ ያደረጉ ነበር። አሁን ይሄንን አጋጣሚ በመጠቀም እዚያ ቦታ ላይ ሊደርሺፕ ማኔጅመንት የሚባለው የመሪነት ጉዳይ ማለት በመሪነት የነበረውን ታሪክ አሰባስበን ወጣቶቻችን ሄደው የሱን አራያ ይዘው የኢትዮጵያ ይሁዶች ነጮች እንደሚያስቡት በሱዳን በኩል ተሰደው ሚበሉት አጥተው በአዲስ አበባ በኩል ጦርነት ፈርቶ የመጡ ሳይሆን በታሪክ በሃይማኖት በባህል ኢየሩሳሌም ብለን ስለመጣን እንደገና ልጆቻችን ደግሞ ሞራላቸው እንዲነሳና ኃላፊነት እንዲወስዱ እናደርግበት ጥሩ አጋጣሚ ነው።
0: ጥሩ። አሁን ግን ከህዝቡ ወይም ከማህበረሰቡ ምንድን ነው የምትፈልጉት? ምን ይሄን እውን ለማድረግ ምን የታቀደ ሊሰራ የታቀደ ነገር አለ?
1: እንግዲህ በየጊዜው ኮሚቴ አለ። ኮሚቴው በወሰነው መሰረት ፌዴራ ጥሩ ስብሰባ ነበረን በአስቸኳይ የሆነ እዚያ ተሰብስበን ገለጽ አድርገን ትኬት ሰዎች ነበሩ። ወደ 7000 ሸቅል ተገኝቷል። አፉላም ተገኝተን ነበር። አሁን ደግሞ በሚቀጥለው ሳምንት ሮብ በ27 በዚህ ወር ቤታ ይዲዱ ተሚባለው ትልቅ ስብሰባ ይኖራል። የናታንያስ በሙሉ ባለው የዋትስአፕ ግሩፕ ቄሱ አካባቢም ተነግሯል። በርከት ያለ ሰው ይሄ

የተከበራችሁ አድማጮቻችን በድጋሚ መልካም የሽቦት ባህል ይሁንላችሁ። የንስርጅታችን ያገባደድን ነው አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ለዚህ ፕሮግራም መሳካት ለተባበረን ለቴክኒክ ባለሙያችን ዘፈር ሳሌም ምስጋና ይድረሰው እያን እንዲሁም በስልክ ስርጭት አብሮ የተሳተፈ ከስተኛ ጥላሁን መልኬ እንዲሁም የህግ ባለሙያ አቤቤተው የአርቲስት ሳባ የኔሁን አባት አቶ የኔሁን ገዳሙ ላቅ ያለ ምስጋና ይድረሰን። መልካም በዓል በድጋሜ። እንግዲህ ከተወሰኑ ደቂቃዎች በኋላ የአደጋ ማስጠንቀቂያ ደወል በሰሜኑ የሀገራችን ክፍል ተለይ ክራት ሽሞና ከተማ ተሰምቶ ነበር። እንግዲህ ተጠርጣሪ ቀላል ድሮን ወይም ሰው አልባ የሚበራ አውሮፕላን ሰርጎ ገብ ስለታገኘ ብቻ ነው። የምሰጡ መመሪያዎችን ተከታተሉላለን። መልካም በዓል ይሁንላችሁ። በነገው ዕለት በድጋሚ እስከምንገናኝ መልካም ሌሊት ደህና ደሩ።